0: sbs.com.au/audio.
1: ኩራ ሰማትና ካብዚ ቀጥሉ ዝቀርብ ለኹና ሰደድልና ጸብጻቢው ኣብናይ ሎም ጸብጻቡ ብዛዕባ ወግዓው ጽምብል መበል 35 ዓመትና ጽነት ኤርትራ ዝምልከት ዝተተሓዘ ዝበዝሐ ትሕዝቶ እዩ ናብ ከብለኩም
2: ሰላም ተናሃብልና ከመይ ቀኒኩም ኩብራ ተኸታተልቲ SBS ትግርኛ ንሰዓት ተዳሎ ዜናታት ንሆ ፈለማርስታቶም ክነቐድም ወግዓዊ ጽምብል መበል 35 ዓመት ናጽነት ኤርትራ ብልዑል ድምቀት ኣብ ኣስመራ ተኻይዱ ኣብ ትዕለት ኣሜሪካ መንጎ ኣስመራን ዋሽንግተን ሓዱሽ ምዕራፍ ከም ዝተኸፈተ ኣፍሊጣላ ፕረዚደንት ኢሳያስ ኣፈወርቂ ብወገኑ ምስ ኣሜሪካ ዘሎ ተበግሶ ብህድኣት ከም ዝርእዮ ተዛሪቡ ሕወሓት ብምክንያት መበል 35 ጽምብል በዓል ናጽነት ኤርትራ መልእኽቲ ዮሃና ሰዲዱ መገዲ ኣየር ባድር ካብን ናብን ኣስመራ ንግዳዊ በረራታት ጀሚሩ ኢትዮጵያ ግብፂ ኣፍ ደገ ባሕሪ ናይ ምርካብ ፃዕረይቲ ዕንቅፋላ ክትብል ከሲሳ ሰራዊት ምክልኻል ኢትዮጵያ ብወገኑ ብዛዕባ ጽምዶ ተቃውሞ ስሚዒ ሎ ናብ ዝርዝራቶም ወግዓዊ ጽምብል መበል 35 ዓመት ናጽነት ኤርትራ ብልዑል ድምቀት ተኻይዱ ወግዓዊ ጽምብል መበል 35 ዓመት ናጽነት ኤርትራ ጽንዓትና ወሓስና ብዝብል ቴማ ብሰዓታት ድሕቕትሪ ኣብ ስታድየም ኣስመራ ብልዑል መዓርግ ተኻይዱ ኣሎ ኣሜሪካ ኣብቲ ዕለት ኣብ መንጎ ኣስመራን ዋሽንግተንን ሓዱሽ ምዕራፍ ከም ዝተኸፈተ ኣፍሊጣኣላ ፕረዚደንት ኢሳያስ ኣፈወርቂ ብወገኑ ምስ ጉዳይ ኣሜሪካ ዘሎ ተበግሶ ብህድኣት ከም ዝርእዮ ተዛሪቡ ኣሎ ፕረዚደንት ኢሳያስ ኣፈወርቂ ኣብ ዘስምዖ መደረ በዓል ናጽነት ንሕሉፍ ተጋድሎታት ብምዝኻር ዓመት ዓመት ዝዝከር በዓል መለክብ ውዕዞን ገስጋስ ተልእኾ ሃገራዊ ህንፀት ወረዳታትን ከም ዝኾነ ገሊጹ ኣሎ ዘቤታዊ ኩነታትናን ምዕባል እውን ካብቲ ንሕናን ህዝቢ ዓለምን ሃንቀውን ንብሎ ርትዓዊ ኣህጉራዊ ስርዓትን ዞባውን ናይ ምክባር ርግኣትን ምትሕጋዝን ረሃዋን ጥምረትን ሽርክነትን ተነጺሉ ስለ ዘይረ ዓለማውን ዞባውን መቓኑ ብወድዓዊ መወከስታት ተዘማድነትን ክንፈልጦን ክንድኦን ግቡእ ዕማም እዩ ዝበለ ፕረዚደንት ኢሳያስ ኣፈወርቂ ንመድረኻዊ ሚዛን ኣሜሪካ ብዝምልከት ኣብ ዝሃቦ መብሪ መገምገሚ መወከስታት ሰሪዕኻ መርትዖታት እናውሃለልካ ኣብ መሳርሕኻ ምንባብ ከም ቅጥዒ ኣብ መሓዝ እቲ ተርእዮ ከቢድ ዝተሓላለኸን ስለ ዝኾነ ህወኽ መደምደምታ ካብ መሃብ ዝያዳት ዕግስቲ ከም ዝሓትት ኣብርህ ኣሎ ፕረዚደንት ኢሳያስ ኣፈወርቂ ኣብ ቬኔዙዋላን ኢራን ንዝሰርኣይ ምዕባለታት ተመልኪቱ ክምለሱ ብዝግቦም ሕቶታት ዝሰኒዕ ምቕራብ ኩናት ኢራን ስሕታን ቅማረ ዝደፍኦ ስትራቴጂካዊ ጌጋ ምንባሩ ዝመጥእ ስለ ዘይኮነ ምስ ርዱእ ሓደጋታቱ ደው ክብል ይግባእ ክብል ፀዊዑ ኣሎ ህዝብታት ካብ ዝላደየሉ ብሉይ ኣህጉራዊ ስርዓት ምውፃእ ግድነት እምበር ሕርያ ከም ዘይኮነ ዝጠቐሰት ፕረዚደንት መቐፀልታ ባርነትን መግዛእትን ዝኾነ ብሉይ ስርዓት ተኣልዩ ሓዱሽ ናይ ርትዕን ፍትሕን ኣህጉራዊ ስርዓት ምምፃእ ዘይውንዘፍ ተልእኾ ደቂ ሰባት ከም ዝኾነ ብምሕባር ከም መቐፀልታ ክብርታት ሓርነታዊ ቃልሲ ህዝቢ ኤርትራ ንመዘኻኸሪ ዝኸውን ኣብ መበል 80 ኣኼባ ሕቡራት ሃገራት ብኤርትራ ንዝቐረበ መርሓ ጎደና ዝሕግዝ ሓሳብ ዘርዘሩ ኣሎ ንጎደቦ ቅርና ኣፍሪካን ቀይሕ ባሕርን ብዝምልከት ድማ ዓለማውን ተኣፋፍነት ናይቲ ጎደቦ ምዝ ኣብ ሆርሙዝ ተኸሲቱ ዘሎ ቅልውላው ዝያዳ ጎሊሑ ስለ ዘሎ ጣልቃ ምእታዊ ዘይብሉ ብውዕል ሃገራት እቲ ጎደቦ ካብ ዝቆመ ናይ ሓባር ድሕነት ኣልያ ካልእ መተካእታ ዝረያት ከም ዘይዋፅእ ዳግም ተነፂሩ ከም ዘሎን ብዕቱብ ክስርሓሉ ከም ዘለዎ ዝተጠቐሰ ፕረዚደንት ኢሳያስ ኣብ ሶማል ኢትዮጵያ ሱዳንን ደቡብ ሱዳን ዘሎ ኣዝዩ ኣሰካፊ ኩነታት ዝያዳ ኣቓልቦን ስራሕን ከም ዝሓትት ጎሊሑ ምህላው ብምሕባር ብሓፈሻ ተመሳሰልቲ ባህርያት ክረአን ከሎ ብድሆታት ንፀት ሃገር እዩ ተባሂሉ ክጠቓለል ከም ዝኽእልን ክፍወስ ዘለዎ ቅልውላዋት ከም ዝኾነን ጠቒሱ ኣሎ ከም ግብራዊ ቅድሚ ኩነት ናይ ወፃኢ ምትእትታዋት ምወላ ክቋረፅ ግድን ከም ዝኾነ እውን እቲ ፕረዚደንት ተዛሪቡ ኣሎ ፕረዚደንት ኢሳያስ ንዘቤታዊ ጉዳያ ተመለኪቱ ኣብ ዝሃቦ መግለፂ ብቐንዱ ናይ ህዝቢ መነባብሮ ብቐዳምነት ናይ ዝተወሰነ ከባብታት ብዓብዩ ንሓዋሩ ግን ካብ ቁጠባ ዕንጋሎ ዘገላግል ኣፍራይነት ዘሕይል ምህርቲ ብዘላቕነት ዘካዕበት ክኸውን ከም ዝኾነ ብምሕባር ዲፕሎማስያዊ ሓበሬታ እውን ግንባራት ከም ዘጠቓልል ብሰፊሕ ሕብሪ ኣሎ ብዚ መሰረት ናይ ፅርግያታት ንመጓዓዝያን ፕሮጀክትታት ብከምዚ ዝተነድፎ ክዓቢ ናይ መንበር ኣባይቲ ማዕረ ማዕርኡ ክድረኽ ናይ ማይን ኤሌክትሪክን ኣገልግሎት ምስፋሕ ድማ ምድንጓይ ቅርባት እንተዘይኮይኑ መበጋገሲ ኣብዚ ዓመት እዚ ክስራሕ ምዃኑ ብምሕባር ትምህርትን ጥዕናውን ድርኺት ክግበረሎም ዓብዪ ትፅቢት ከም ዘሎ ኣፍሊጡ ፕረዚደንት ኢሳያስ ኣብ መወዳ

ተሳሳል ስራሕ ከም ዝዓምም እምነት ከም ዘለዎ ወሲኹ ገሊጹ። እዚ ምንቅስቓስ ንሰላምን ድሕነትን ኢትዮጵያ ኣስጋኢ ተገይሩ ከም ዘይውሰድ ዝተዛረበ እቲ ዳይረክተር ነቲ ሓሳብ ንምትግባር ዝውሰድ ጽጉምቲ ብዝምልከት ግን ኣጠንቂቑሎም። ኢትዮጵያ ግብፂ ኣብ ደገ ባሕሪ ናይ ምርካብ ፃዕረይ ትዕንቅፈልነላ ክትብል ከሲሳ። ግብፂ ኣብ ዝቐረበ እዋን ምስ ኤርትራ ክታም ምስ መምዓ ኣብ ቀይሕ ባሕሪ ቀጥታዊ ኣፍ ደገ ባሕሪ ንምርካብ ዝግበር ዘሎ ፃዕርታት ሰላም ንምትዕንቓፍ ንምዝራግ ትንቀሳቐሰላ ክትብል እያ ኢትዮጵያ ከሲሳ ዘላ። ወሃቢ ቃል ሚኒስትሪ ጉዳይ ወፃኢ ኢትዮጵያ ኣምባሳደር ነቢያት ጉይታቸው ኣብ ዝሃቦ ጋዜጣዊ መግለፂ እቲ ካብ ካይሮ ዝመፅእ ዘይሃየ ናፂ ውዲት ነቲ ኢትዮጵያ ብሰላማዊ መገዲ ኣፍ ደገ ባሕሪ ንምርካብ ዘለዋ ድሌት ንምዕንቃፍ ኣቓልቦ ንምስራቕን ዝዓለመ ምዃኑ ገሊጹ ኣሎም። ኣምባሳደር ነቢያት ከም ዝገለጾ ፖሊስታት ግብፂ ነቶብ ቅርና ኣፍሪካ ዘሎ ምርግጋእ ንምዝራግ ዝዓለመ ታሪካዊ ድሕረ ባይት ኣሎ። ኢትዮጵያ ናብ ቀይሕ ባሕሪ ንምብፃሕ ዲፕሎማስያዊ ፃዕርታት ኣብ እተኻይደሉ ዘሎ እዋን ካይሮ ወጥሪ ክትፈጥር ምፅንሓ ልመድ እኳ እንተኾነ እቲ ናይ ኣፍ ደገ ባሕሪ ሕቶ ግን ድሕሪ ዘይምለስ ምዃኑ ተዛሪቡ ኣሎ። እዚ ኣብ መንጎ ግብፅን ኤርትራን ዝተገብረ ስምምዕ ሚኒስትሪ ጉዳይ ወፃኢ ግብፂ በድር ዓብድልዓጢን ምስ ሚኒስትር መጓዓዝያ ካሚል ኣልዋዚርን ኣብ ኣስመራ ዕደታ ብዝገበረሉ እዋን ምስ ፕረዚደንት ሲያስ ኣፈወርቂ ብምርኻብ ዝተፈረመ ኮይኑ ንወደባት ግብፅን ኤርትራን ብቀይሕ ባሕሪ ዘራኽቡ ናይ መራኽብ መጓዓዝያ መስመር ምፍጣር ዝሓዘ ምዃኑ ዝዝከር እዩ።

0: Did you know that your Wi-Fi router could be limiting your internet speeds? Especially if it's more than 5 years old. For setup tips on how to get the best out of your NBN connection, visit nbn.com.au/checkyoursetup.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've given up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ sbs ኦዲዮ ኣፕ ዳውንሎድ ግበሩ። sbs ኦዲዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽብዎ ትኽእሉ ኢኹም። ካብቲ ዝቐርብ ኢብራሂም ዓሊ ዘዳለዎ ብዛዕባ ብዝሓለፈ ወርሒ መሸጣ ዕዳጋ ብዛዕባ ብኤሌክትሪክ ዝሰርሓ መካይን ምውሳኹ ዝገልፅ ትሕዝቶ እዩ። ናብኡ ከብለኩም።
5: ዕዳጋ ብኤሌክትሪክ ዝሰርሓ መካይን ዝሓለፈ ወርሒ መያዝያ ኣብ ኣውስትራልያ ሓድሽ ክብሮ ሰና መዝጊቦም። መሸጣታት ካልኣይ ኢድ ወይ ዘገልገላ ናይ ኤሌክትሪክ መካይን ድማ ብተመሳሳሊ ብናህሪ ወሲኾም። እዚ ጸብጻብ ከም ዘመልክቶ ገለ ሰብ መካይን እውን ንህቡባት ናይ ቀደም ቅዲ ወይ ክላሲክ ዝኾና መካይኖም ናብ ኤሌክትሪክ ይቕይርወን ኣለዉ። ኣብ ሓደ መንበሪ ከባቢ ሲድኒ ዝርከብ ጋራጅ ክኢላ ሕክምና ኣድርያን ኮሆን ንሓንቲ ዝተሓደሰት መኪና ፋሕፊሑ የልምፅ ኣሎ። ህይወታ ከም ሓንቲ ናይ 1990 መርሰድስ ቤንዝ ጂ 240 ዲ እያ ጀሚራ። እዚአን መካይን ኣብ ወታደራዊ ኣገልግሎትን ከለዋ ዘ ወልፍ ወይ ከዓ ተኹላ ዝብል ሳጓ ነይርወን። ከበድቲ ነገራት ክገጥማየን ቅዲ ወፂኡለን ዝተሰርሓ። ዶክተር ኮሆን ብተወሳኺ ክልተ ሓደሽቲ ናይ ኤሌክትሪክ መካይንን ሓንቲ ቬስፓ ዝዓይነታ ብኤሌክትሪክ ትሰርሕን ይውንን። ግን እታ ዝተሓደሰት ሃገራት ተቋርፅ መኪና ጀርመን በይና ዝዓይነተ ይብል። ምዛ ወልፍ መኪናና ዘድማዓናዮ ወይ ኮይናቱ ዘላ ብጣዕሚ ዘኹርዓኒ እዩ። ሓደ ሓሳብ ሃልዩካ ህይወት ለቢሱ ክትርዮ ልዑል ሓጎስ እዩ ዝፈጥረልካ። ሓደ ካልእ ሰብ ኣብ ዓለም ቅድሚ ሕጂ ዘይሰርሓ ክህልወካ እንከሎ። ዶክተር ኮሆን ንብድሆታት ጋሻ ኣይኮነን። ከም ሓደ ክኢላ ህፁፅ ሕክምና ምስ ገለ ካብቶም ኣብ ዓለም ዝዓበዩ ቀጥታዊ ምርኢታት ቴሌቭዥን ኮይኑ መላእ ዓለም ይጓዓዝ። ነዛ ወልፍ ምቕያራ ግን ጊዜ ወሲዱ ይብል።
6: So from start to finish this project
5: ካብዚ ጅምር ክሳብ ዝውዳእ እዚ መደብ ቁርብ ልዕሊ ሓደ ዓመት ወሲዱ። ከባቢ $200,000 ድማ ወዲዩ። ሕጂ እዚ ብዙሕ እዩ፣ ግን ነብሲ ወከፍ ቱቦ፣ ገመድ ኤሌክትሪክ፣ መተሓላለፊ ጎማ ክትቅይሮ ዘድልየካ እዩ። እታ መኪና ኣብ ሓደ ኣብ ኦበን ሲድኒ ዝርከብ ዋና ኣካያዲ ትካል ምውዕዋዕ ብዝነበረ ኒክ ካሚንስ ዝተመስረተ ኤሌክትሮጋስቶ ተባሂሉ ዝፅዋዕ ቤት ዕዮያ እቲ ምቅያር ተገይሩላ። 30 ዓመታት ኣብ ስራሕ ምውዕዋዕን መሸጣታትን የሕሊፈዮ። ሓድሽ ቴክኖሎጂ ግን ይፈትየ። ሓደ ነገር ክትስንድዎ ወይ ክትጉሕፎ ዘይኮነ ከተዕርዮ ኣብ ዝህልወካ ናይ ፀባ ሕርሻየ ዓብየ። ኣረግቶት መካይንን ሞተር ብሽክልታታትን ይፈትየ። ናይ ቀደም መካይን ዝፈትዉ ሰባት ኩሉ ዓይነት ቅርፅታትን መጠናትን ዘለዎም እዮም። ሓንቲ ክትዝውርን ከለኻ ዓባይቶም ንላዕሊ እናመልከቱን ኢዶም እናወዛወዙን ብዙሓት ዓሺ ይብሉኻ። ኣባይታ ናይቲ ቤት ዕዮ ኢንጂነራት ንሓንቲ መስመስ ትብል ሰማያዊት ፖርሽ ዝዓይነታ ወሲኽካ 7 መካይን ደጊሞም ይሃንፅወን ኣለዉ። እዚኣ ምናልባት እታ ኣዝያ ዝኸበረት መኪና ኣብዚ ኣዳራሽ ዘላትናያ። ኣዝያ ጠለብ ዘለዋን ተሃራፊትን እያ 356 ፖርሽ። እዚ ኣዝዩ ዝተሓላለኸ መስርሕ እዩ። ኩሎም እቶም ካልኦት ክፋላት ናይታ መኪና ከምቲ ዝድለ ክኾኑ ከም ዘለዎም ከነረጋግፅ ኣለና። ስለዚ ፍሬኖታት መዘወሪ ወይ ስቲሪንግ ሳስፔንሽን ኩሎም እዞም ከምዚኦም ነገራት ብዙሕ ግዜ ክሕደሱ ወይ ክትኩ ዘለዎም እዩ ስለዚ መጠቃት ኣካላት ካብ ደገ ክንደልለና ማለት እዩ ካብቶም ብዙሓት ብርቂ ዝኾኑ ትሕዝቶታት ሚስተር ካሚንስ ንንግዲ መግቢሉ ዝቕይራ ዘሎ ሮዛ ሕብሪ ዝተቐበት ሓንቲ መግቢ ፈረንሳ ተመላልስ ዕፅውቲ መኪና እያ
7: Its new life has an electric vehicle.
5: ሓዲሽ ህይወታ ከም ብኤሌክትሪክ ትሰርሕ መኪና ናብ መርዓታትን ውራያትን ምኻድን ካብ ንእሽቶ ብጎድና ዝተኸፍተላ መስኮት ኣይስክሪምን ጀላቶን ምቕራብን እዩ ንሱ ካልእ ኣብቲ ቤት ዕዮ ሓንቲ ናይ 967 ኮምቢ ዝዓይነታ ንቀሲልካ ዝካየድ ዑደታት ኣብ ውሽጢ ጀርዲን ወይኒ ተባሂላ ኣገልግሎታ ትቕየራላ ይብል
7: It's also got DC.
5: Armoshes zone battery yetinalla. Qaltifu zmelle electric DC winalwa. Nazia kzuran kallaga buzahat sabat bahagos idom yewaza uzulka. Kull sab kombi ifotiyu.
7: Everybody loves a kombi.
5: Zeyr gutsnat bizaba naynawih wan qarab zaatu nadadi abzahalwulu. Sheyati ziyada abzqaraba gize zegelgela na electric makain way EVs qutri meshatatat yusukhlawu yiblu. Brandon Green, Wanna Akadi, Automotive Solutions, Apicalis Auctions, Ab Sydney U.
8: We saw a hyper-focus on...
5: Zila ala atkura, ab zigalgala makain elektrik, ab warhi magabit kisab miyazia, kisab gumbotwin, ketara farina.

ሰሚሮም መድብና ቅንዛሙ ናይሎሚ አርሳት ዜና ክደግ መልኩም ሎሚ ፌደራላዊ ምርጫን ተዝካይ ኔሩ ሰልፍ ዋን ኔሽንስ ክሳስ 59 ዝኾኑ መናብር ታሕተዋይ ባይቶ ኣውስትራልያ ክሕዝ መኽኣለ ክብል ሓድሽ መፅናዕቱ ኣፍሊጡ ኣብ ዋሽንግተን ዲሲ ኣብ ኣፍ ደገ ዋይት ሃውስ ተገብረ ናይ ተኽስ ምልዋጥ ብዝምልከት ምርመራታት ይቕፅል ኣሎ ዌስትሃም ዩናይትድ ካብ ዝርዝር ጋንታታት ፕሪምየር ሊግ እንግሊዝ ክትወርድ ከላ ቶተንሃም ግን ንስክላ ድሒና ባርሰማዕትንና ናይ ሎሚ መደብና ዛዚምና ኣለና ኣብ መፅእ ሓሙስ ዝተፈላለዩ ፅወታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ክነዝምኒኤልኩም ንሳኹም ፅናሕኩ ኣዳለውን ኣቕራብን ዝመደብ ቤነ ስመረ ሩቕ መዓልቲ እዩ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Amharinya Garnut, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ግንቦት 17 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ሰኞ ከአውስትራሊያ ሰጣቀዋጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ስቱዲዮ ምናስተላልፈው ስርጭታችንን አሁን ጀምረናል። አገርኛ ሪፖርት ወቅታዊ ጉዳዮች ተጠናቅረዋል። ወቅታዊ ጉዳዮች የበጀት 2026-27ን ከዶክተር ደሴ ታርቆ ጋርና እንዲሁም ከዶክተር ዮናታን ድንቁ ጋር አካይደናል። በተዘጋጅቷል። በዚሁ ወደ ቀጣዩ ርዕሰ ዜናችን እናልፋለን።

0: አዲስ የፖለቲካ ፓርቲ አውስትራሊያ ውስጥ ሊቋቋም ነው። የኢቦላ መስፋፋት አሳሳቢ ሆኗል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፖሊን ሃንሰንን ዋን ኔሽን የፖለቲካ ፓርቲ መስፋፋትን ተከትሎ አውስትራሊያ ውስጥ የግል ምክር ቤት አባላት አዲስ የፖለቲካ ፓርቲ ያሰቡ መሆኑ እየተነገረ ነው። የዋሪንጋ የግል የምክር ቤት ተወካይ ዛሊ ስቴጋል ዛሬ ማለዳ ላይ ለኤቢሲ ሬዲዮ እንደገለጡት የግል የምክር ቤት ተመራጮች ፓርላማ ውስጥ ይበልጡኑ ውጤታማ ለመሆንና ከዋንኛ ፓርቲዎች በተለየ መልኩ ለመራጮች አማራጮችን ለመስጠት ውይይቶች እየተካሄዱ እንደሆነ አመላክቷል። ሆኖም በሌላ በኩል ሄለን ሃይንስና ሞኒክ ራያን በግል የምክር ቤት አባል ስብስብ ሊመሰረት በታቀደው አዲስ ፓርቲ እንደማይሳተፉና በግል ተወካይነታቸው መቀጠል እንደሚሹ ገልጠዋል። የተቃዋሚ ቡድን መሪው አንገስ ቴለር በበኩላቸው ያዲሱ የግል ተመራጮች ቡድን ስብስብ ፓርቲ ምስረታ እንደማያስደንቃቸውና ተራማጅ አተያይ ያላቸው የሊበራል ፓርቲ ምክር ቤት አባላት አዲሱን ፓርቲ ሊቀላቀሉ ይችላሉ የሚሉት አተያዮች ግና ላይሆን ይችላል ሲሉ ውድቅ አድርገዋል። የግሪንስ ፓርቲ የህግ መወሰኛ ምክር ቤት አባል ዴቪድ ሹብሪጅ በበኩላቸው
1: how can a bunch of independents become a party? It's a matter for them to explain how that's going to work.
0: ማለፊያ እንደምታቆት እንደምንና የግል ተመራጮች ስብስብ ፓርቲ የሚያቆሙት ያንን ማብራራቱ የነሱ ድርሻ ነው የኔ አይደለም። እንደውነቱ ከሆነ ፓርቲን መምራት ምስብስብ ነገር ነው። የጋራ ስምምነት ላይ መድረስን ግድ ይላል። ግልጽ የሆነ መርሆችን ማስቀመጥ ያሻል። የግሪንስ ፓርቲን እንደ ፓርቲ የሚያንቀሳቅሱት አራት ቁርፍ መርሆች አሉን። ፓርቲውን በሀገር አቀፍ ደረጃ በአንድነት አቆሞ ያሉ ብርቱ የረጅም ጊዜ ፕሮጀክት መሆኑን ልነግራችሁ እወዳለሁ። ሰዎች አዲስ የፖለቲካ ፓርቲ መመስረትን ካሹ ያ የነሱ ጉዳይ ነው የሚሆነው ብለዋል። የኢቦላ ወረርሽኝ የኮንጎ ሪፐብሊክ ውስጥ እየተስፋፋ መሆኑን እንዲሁም ከሶስት የህክምና ማዕከላት ውስጥ ሁለቱ በአካባቢ ነዋሪዎች መጋየታቸውን የቀብር ስነ ስርዓት ለማስፈጸምም የጥበቃ ኃይል ማስፈለጉ ተነግሯል። የኢቦላ ቫይረስ በእጅጉ ተላላፊ በመሆኑ የቀብር ሂደቶች በባለሙያዎች መካሄድና ባህላዊ የቀብር ስነ ስርዓትን ለመፈጸም አስከሬኖች ከቀብር በፊት ለቤተሰቦች እንዳይሰጡ መከልከልንም አስከትሏል። የዓለም ጤና ድርጅት የኢቦላ ወረርሽኝ መስፋፋት ለኮንጎ ሪፐብሊክ ከፍተኛ አደጋ መሆኑን ጠቁሞ ሆኖም ዓለም አቀፍ የተላላፊነት ደረጃ አቅሙ ዝቅ ያለ መሆኑን ገልጧል። ወደ ጋዛ የእርዳታ አቅርቦት ይዘ በፍሎቲላ ሲጓዙ ከነበሩት 11 አውስትራሊያን ውስጥ 7ቱ ውስጣዊ ስሜታቸውን በተፈናቀለበት ሁኔታ ወደ ሲድኒ ተመልሰዋል። የአውስትራሊያ አንቂ ኔቭ ኦክነር በእስር በቆዩባቸው ቀናት እንደምን በእስራኤላውያን የጥበቃ የእስር ቤት ጥበቃዎች ለጉስቁልና እንደተዳረጉ ሲናገሩ ልክ ከመርከቢቱ እስር ቤት ኮረድን ጀምሮ ሲያንጎሳቁሉን ነበር። አንዲት ሴት የእስር ቤቱ ቅጥር ግቢ ውስጥ በእግሯ ከወዲያ ወዲህ በማለቷ ብቻ በጥይት ተመታለች። እስር ቤቱ ውስጥ ውሃ በእጅጉ ውስን ነበር። በእጅጉ ፍጹም ንዳድ በሆነ ፀሐይ ያለ መጠለያ አጋልጠውናል። ምሽት ላይ ፍራሽ አልነበረንም። ወለሉ ላይ ውሃ በማፍሰስ ለቅዝቃዜ እንድንጋለጥ አድርገውናል ብለዋል። የፌዴራል ሚኒስትር ማርክ በትለር ይህንኑ የእስራኤል የእስር ቤት አያያዝ አሳፋሪ ሲሉ የገለጡ ሲሆን መንግሥት በእጅጉ ብርቱ በሆነ ሁኔታ ለእስራኤል ስጋቶቹን ገልጧል ሲሉም ተናግረዋል። ሆኖም የእስራኤል እስር ቤት አገልግሎት ሁሉንም የተባሉትን ክሶች ሐሰት ሲል አስተባብሏል። የፍሎቲላ አባላት የጉስቁልና ጉዳዮችን በፍልስጤማውያን ስም መረጃዎችን አጠናቅረው ለዓለም አቀፉ የወንጀል ፍርድ ቤት ለማቅረብ ከሕግ ባለሙያተኞች ጋር አብረው እየሰሩ ነው።

0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've give up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
4: SBS Audio.
5: ከሳቢ ወጋር እንዲገጥ ተጫዋች የሚለው ይጫል።
6: ያውት ያውታሊያ ጀምበሃለም
7: SBS Chill.
8: SBS Pop Asia. Non-stop Asian pop.
9: Can you describe that feeling for people who haven't experienced it?
10: SBS Hindi uplapt karwata hai.
11: Far from the partisan politics.
5: ሰብላይ በሆኑ ቋንቋዎች ዜናዎችን የያዘ ከውስጣዊ ስሜት ወጋር የሚገጥም ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይጠብቆታል።
4: sbs.com.au/audio.
5: በዚሁ ወደ ሀገረኛ ሪፖርታችን እናመራለን። ኢትዮጵያ ደቡብ አፍሪካ ውስጥ የተጠቁ ዜጎቿን አስመልክቶ አንድ የልዑካን ቡድን ወደ ደቡብ አፍሪካ እንደምትሄድ ማስተዋወቋን ቀዳሚ ትኩረት አድርጓል። እንሆን ሀገረኛ ሪፖርት
12: ኢትዮጵያ በዜጎቿ ላይ የደረሰ ያለውን ጥቃት የሚከታተል ልዑክ ወደ ደቡብ አፍሪካ ልትልክ መሆኑን አስታወቀች። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በህንድ በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከደቡብ አፍሪካቻቸው ሮናልድ ላሞላ ጋር ኢትዮጵያውያን ላይ የደረሱ ያሉ ችግሮችን በጋራ መፍታት በሚቻልባቸው መንገዶች ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው በሳምንታዊ መግለጫቸው አስታውቀዋል። የሁለቱ ሀገራት ተቋም ማጥያ ኢትዮጵያውያን ደህንነት ለማረጋጋትና መሰል ጥቃቶችን ለመግታት በጋራ ለመስራት መስማማታቸውን ገልጸዋል። ይህንን ተከትሎም ጉዳዩን የሚከታተልና ለጋራ መፍትሄ የሚሰራ የልዑካን ቡድን ወደ ደቡብ አፍሪካ እንደሚንቀሳቀስ ገልጸዋል። በተያያዘ የኢፌድሪ የውጭ ጉዳይ ሚኒስቴር ከደቡብ አፍሪካ መንግስት ጋር ኢትዮጵያውያን ላይ የሚፈጸሙ ጥቃቶች እንዲቆሙና በጥቃት ፈጻሚዎች ላይ እርምጃ እንዲወሰድ ከሰሞኑ በተካሄደው የብሪክስ ስብሰባ ላይ መጠየቁንም የውጭ ጉዳይ ሚኒስቴሩ ቃል አቀባይ ባስተውቀዋል። የደቡብ አፍሪካ መንግስት በበኩሉ በጉዳዩ ላይ ክትትል ያደረገ እንደሚገኝና ውጤቱንም እንደሚያሳውቅ የውጭ ጉዳይ ሚኒስቴር ሰሞኑን መግለጹ ይታወሳል። ኢትዮጵያ ቀይ ባህር ላይ የባህር በር ለማግኘት የምታደርገውን ጥረት ለማሰናከል ግብጽ ጥረት ያደረገች ነው በማለት የውጭ ጉዳይ ሚኒስቴር ከሰሰም። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው ግብጽ በቀጠና የምታደርገውን እንቅስቃሴ የኢትዮጵያን ቀይ ባህር ላይ የባህር በር የማግኘት ግብ እንዳይሳካ የመክበብ የማሰናከልና በቀጠና ውስጥ ውጥረት የመፍጠር አካሄድ ነው በማለት በሳምንታዊ ጋዜጣቸው መግለጫቸው ላይ ተናግረዋል። ሆኖም ኢትዮጵያ የባህር በር የማግኘት ግባን ሰላማዊና ዘላቂ በሆነ መንገድ ለማሳካት ተገፋበታለች ብለዋል። ለዚህም ኢትዮጵያ ቀጠናዊና ዓለም አቀፋዊ ድጋፍ ያገኘች ነው ሲሉም ተናግረዋል። ቃል አቀባዩ የኢትዮጵያ ባህር በር ባለቤት አለመሆን ለዘላለም ሊቀጥል አይችልም በማለትም አጽንኦት ሰጥተው ተናግረዋል። በቤንሻንጉል ጉሙዝ ክልል በጸጥታ አካላት የሚፈጸሙ ከህግ አግባብ ውጪ የሆኑ ያፈሳና የጅምላ እስር ድርጊቶች አሁንም አሳሳቢ ሆነው ቀጥለዋል አለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም። ኮሚሽኑ ይህንን ያለው በቤንሻንጉል ጉሙዝ ክልል ውስጥ በሚገኙ ፖሊስ ጣቢያዎች ላይ ባከናወነው የሰብአዊ መብቶች ክትትሎችና የተለያዩ ግኝቶች ላይ ምክረ ሐሳብ ለባለድርሻ አካላት በሰጠበት ወቅት ነው። ኢሰመኮ በክልሉ በወንጀል ተጠርጣሪዎች ላይ የመብት ጥሰት በሚፈጽሙ ፖሊስ አባላት ላይ አስተዳደራዊ እርምጃ ያለመወሰድ፣ ያለ ፍርድ ቤት ትዕዛዝ ሰዎችን የማሰርና በህግ በተቀመጠ ቀነ ገደብ ተጠርጣሪዎችን ወደ ፍርድ ቤት ያለማቅረብ ችግሮች አሁንም ይታያሉ ሲል በሪፖርቱ ገልጿል። ኮሚሽኑ ችግሮችን ለማሻሻልና አጠቃላይ የተጠርጣሪዎች አያያዝ ሰብአዊ መብቶችን ባከበረ መልኩ እንዲከናወን ባለድርሻ አካላት ጥሪ ማድረግ እንዳለባቸው አሳስቧል። በሌላ የኢሰመኮ ጉዳይ ዜና በመጪው ጠቅላላ ምርጫ የሰብአዊ መብቶች ሁኔታዎችን ለመከታተል ያቋቋመውን የወቅታዊ ሁኔታ መከታተያ ስርዓት በይፋ ማስጀመሩን ኢሰመኮ አስታወቀም። የሁኔታዎች መከታተያ ስርዓቱ በምርጫው ወቅት የሰብአዊ መብቶች ጥሰቶች እንዳይፈጸሙ አስቀድሞ ለመከላከልና ጥሰቶች ተፈጽመው ሲገኙ ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ፈጣን ምላሽ እንዲገኝ እንደሚያስችለው ኢሰመኮ በመረጃው ገልጿል። ስርዓቱ የምርጫው ሂደት አግባብነት ባላቸው አዋጆች ደንቦችና መመሪያዎች መሰረት ሰብአዊ መብቶችን አክብሮ መከናወኑን ለማረጋገጥ የሚያስችል ነው ሲልም ኢሰመኮ ገልጿል። ሆኖም ኢሰመኮ በመላ ሀገሪቱ በመከታተያ ስርዓቱ መረጃ የሚያቀርቡ ምን ያህል የሰብአዊ መብት ተከታታዮችን እንደሚያሰማራ አልጠቀሰም። የተቋሙ የሰብአዊ መብቶች የሁኔታዎች መከታተያ ስርዓት የተቋቋመው በጀርመን ዓለም አቀፍ ተራድኦ ድርጅት ድጋፍ ነው ተብሏል። በዱባይ በተለያዩ የንግድ ስራዎች የተሰማሩ ኢትዮጵያውያን ባለሀብቶች ቁጥር ከ1676 በላይ መድረሱ ተነገረም። የዱባይ ንግድ ምክር ቤት በተለያዩ የንግድ ስራዎች በዱባይ ተሰማርተው የሚገኙ ኢትዮጵያውያን ባለሀብቶች ቁጥር ባለፉት 10 ዓመታት ውስጥ በከፍተኛ ሁኔታ መጨመሩንና በአሁኑ ወቅት ከ1676 በላይ መሻገሩን ተናግሯል። ሰሞኑን በተከናወነው የአዲስ አበባና የዱባይ የንግድ ምክር ቤት የምክክር መድረክ እንደተገለጸው እንደ አውሮፓውያኑ ዘመን አቆጣጠር መጋቢት ወር 2025 ድረስ 1676 የኢትዮጵያ ኩባንያዎች የዱባይ ንግድ ምክር ቤት አባላት መሆናቸውንና በሪል ስቴት፣ በሎጂስቲክስ እና በንግድ ዘርፎች መሰማራታቸው ተገልጿል። እንደ አውሮፓውያኑ አቆጣጠር በ2026 በመጀመሪያው ሩብ ዓመት ብቻ 96 አዳዲስ የኢትዮጵያ ኩባንያዎች በዱባይ መቋቋማቸውን፣ ከነዳጅ ንግድ ውጪ ሁለቱ ሀገሮች ያላቸው የንግድ ልውውጥ እንደ አውሮፓውያኑ ዘመን አቆጣጠር በ2013 ከነበረበት 454 ሚሊዮን ዶላር ባለፈው ዓመት ወደ 6.1 ቢሊዮን ዶላር ማደጉም ተገልጿል። በዱባይ የሚገኙ ኢትዮጵያውያን ቁጥር በከፍተኛ ሁኔታ የጨመረው እንደ አውሮፓውያኑ ዘመን አቆጣጠር ከ2015 እስከ 2025 ባሉት ዓመታት ውስጥ መሆኑም ተመልክቷል። የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓሉን አስመልክቶ ሲያከናውን የቆየውን ክብረ በዓል አጠናቀቀም። 4 አዳዲስ ኤርፖርቶች በአንድ ወር ውስጥ ወደ ስራ እንደሚገቡና የሀገር ውስጥ መዳረሻዎቹንም ወደ 27 ከፍ እንደሚሉ የኢትዮጵያ አየር መንገድ አስታውቋል። የኢትዮጵያ አየር መንገድ አሁን ለደረሰበት ስኬት ያለ ጣልቃ ገብነት በነጻነት የአቪዬሽን ኢንዱስትሪ መርህን ተከትሎ እንዲሰራ መደረጉ ለዚህ ስኬቱ በዋናነት ተጠቃሽ ነው ተብሏል። በማጠቃለያ ስነስርዓት ወቅት የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በየጊዜው የነበሩ የኢትዮጵያ መንግስታት አየር መንገዱ ተቋማዊ ነጻነቱ እንዲጠበቅ ማድረጋቸው ለተቋሙ የተፈጠረለትን አስተዋጽኦ ከፍ አድርጎታል ብለዋል። በመንግስታት ተቋማዊ ነጻነቱ እንዲጠበቅ መደረጉ አየር መንገዱ በንግድ መርህ እንዲተዳደር በማድረግ ሰርቶ የሚያገኘውን ገንዘብ የኢትዮጵያን የአቪዬሽን ኢንዱስትሪ እንዲያስፋፋና እንዲያዘምን እንዲጠቀምበት በመፈቀዱ በሀገር ውስጥም ሆነ በውጭ ሀገር የሚያጋጥሙ ችግሮችን በባለቤትነት ስሜት በመፍታትና በሌሎች ጉዳዮች ለአየር መንገዱ ትልቅ ድጋፍ መደረጉ አየር መንገዱ ስኬታማ እንዲሆን ረድቷል ብለዋል። አየር መንገዱ እስከ 2035 ዓ.ም ድረስ አዳዲስ 117 አውሮፕላኖችን በመጨመር አጠቃላይ የአውሮፕላኖቹን ብዛት ወደ 289 ለማድረስና ዓመታዊ ገቢውንም ወደ 20.6 ቢሊዮን ዶላር ለማሳደግ እቅድ ይዞ እየሰራ ነው ብለዋል። በአሁኑ ወቅት በ147 ዘመናዊ አውሮፕላኖች 145 ዓለም አቀፍ መዳረሻዎች እየበረረ ያለው የኢትዮጵያ አየር መንገድ በሚቀጥለው አንድ ወር ጊዜ ውስጥ 4 አዳዲስ የሀገር ውስጥ ኤርፖርቶችን ወደ ስራ በማስገባት የሀገር ውስጥ መዳረሻዎችን ወደ 27 ያሳድጋል ብለዋል። ከሁለት ቢሊዮን ብር በላይ መዋለ ንዋይ የፈሰሰበትና በዘጠኝ ወራት ተጠናቀቀ የተባለው የሴራሚክ ማምረቻ በይፋ ተመረቀም። በሞጆ ከተማ ከሁለት ቢሊዮን ብር በላይ መዋለ ንዋይ እንደፈሰሰበት የተገለጸው ግራንዴር ሴራሚክ ማምረቻ ፋብሪካ በጠቅላይ ሚኒስትር አብይ አህመድ ተመርቋል። በ300,000 ካሬ ሜትር ላይ ያረፈውና ግንባታው ዘጠኝ ወራት ብቻ ፈጅቷል የተባለው ይህ ፋብሪካ ዓለም አቀፍ ደረጃውን የጠበቀ የሴራሚክና ፖርሴሊን ጣፎ ችን ያመርታል። በአሁኑ ወቅት የ60/60 ምርቶችን የጀመረ ሲሆን በቀጣይ 2 ወራት የምርት አይነቶችንም እንደሚያሰፋ ተገልጿል። ለፋብሪካው የሚያስፈልገው ጥሬ ዕቃ 80% በ100 ኪሎ ሜትር ውስጥ የሚገኝ በመሆኑ ከአካባቢው ማህበረሰብ ጋር ጠንካራ ትስስር ይፈጥርለታልም ተብሏል። ይህ ተቋም ከዚህ በፊት በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ ፋብሪካ ከፍቶ እየሰራ መሆኑ ይታወቃል። ሀገር ውስጥ ፍላጎትን በመሸፈን የውጭ ምርት ጥገኝነትን ለመቀነስና የውጭ ምንዛሬ ለማዳን ያለመ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በምረቃ ወቅት ተናግረዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ በሳውዲ አረቢያ በኢትዮጵያውያን ዜጎች ላይ የተላለፈው የሞት ፍርድን በተመለከተ ምህረት እንዲደረግ ልመና አቀረበም። በሳውዲ አረቢያ በኢትዮጵያውያን ዜጎች ላይ የተላለፈው የሞት ፍርድን የሀገሪቱ ባለስልጣናት ርህራሄና ምህረት እንዲያደርጉላቸውና ክቡር የሆነውን የሰው ህይወት እንዲጠብቁ የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ ልመናውን አቅርቧል። ጉባኤው

0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: በአሜሪካና ኢራን ጦርነት ተስተጓጉሎ የነበረውን የስጋ ወጪ ንግድ ዳግም ጀመረች። የተቋረጠው ወደ ተባበሩት አረብ ኤሚሬትስ የሚላከውና 30% የሚሆነው የሀገሪቱ የስጋ ወጪ ምርት ድርሻ እንደነበር የኢትዮጵያ የስጋ አምራቾችና ላኪዎች ማህበር ገልጿል። የማህበሩ የቦርድ ፕሬዝዳንት ካሊፍ ሁሴን ሰሞኑን እንደተናገሩት መስተጓጉሉ የተፈጠረው በረመዳን ጾም ወቅት በመሆኑ ከባድ የሚባል ጉዳት አለማድረሱን ለሀገር ውስጥ መገናኛ ብዙሃን ተናግረዋል። የመካከለ የምስራቅ ቀውስ ኢትዮጵያ የስጋ ወጪ ንግድ መዳረሻዎቿን ማስፋት እንዳለባት ያስተማረ ሆኖ አልፏል። ቀደም ሲል ማህበሩ ለሀገር ውስጥ መገናኛ ብዙሃን ተናግሮ እንደነበረው። በመጨረሻም TikTok ከኢትዮጵያ የTikTok ተጠቃሚዎች ደም በተላለፉ ናቸው ያላቸውን ከ1.8 ሚሊዮን በላይ ቪዲዮዎችን ማጥፋቱን አስታወቀም። ኩባንያው ይሄንን ያለው የፈረንጆቹ 2025 አራተኛ ሩብ ዓመት ሪፖርቱን ይፋ ባደረገበት ወቅት ነው። ኩባንያው በመላው ዓለም በፈረንጆቹ 2025 ከኦክቶበር እስከ ዲሴምበር ወር ድረስ ከ175 ሚሊዮን በላይ ቪዲዮዎችን ማጥፋቱን ገልጾ ከዚህ ውስጥ 1.8 ሚሊዮን ገደማው የኢትዮጵያውያን ይዘቶች ናቸው ብሏል። ቲክቶክ በዚህ ጊዜ ከአሜሪካ ብቻ ከ10 ሚሊዮን በላይ ቪዲዮዎችን ማጥፋቱን ገልጿል። ከኢትዮጵያ ጎረቤት ሀገራት መካከል ኬንያ ከ800,000 በላይ፣ ሱዳን ከ1.4 ሚሊዮን በላይ፣ ከሶማሊያ ደግሞ 973,000 በላይ ቪዲዮዎችን እንዲጠፉ መደረጉን ሪፖርቱ ገልጿል።
4: ሀገርኛ ሪፖርት
5: Friends, this sale's for you. The DSW Friends and Family event is on. DSW VIP members get 25% off almost everything in stores and online for a limited time. Don't miss out. This only happens twice a year. Not a VIP? You're still family to us. Join for free to get in on the savings. Plus, VIPs always get free shipping on anything. Save on must-own shoes today when you shop the DSW Friends and Family event at your DSW store or DSW.com.
6: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ ያድርጉን፣ አስተያየቶችንም ያጋሩን። SBS Amharic በፌስቡክ።
7: በዚሁ ቀጣዩ ወደ ሆነው የውይይት መድረክ ዝግጅታችን እናልፋለን። ከዶክተር ዮናታን ድንቁና ዶክተር ደሴት አርቆ ጋር የዘንድሮን የፌደራል በጀት አስመልክቶ ያካሄድነው ውይይት ነው እንሆን።

0: የውይይት መድረክ
1: የአውስትራሊያ 2026 ፌደራል በጀት ሰሞኑን ይፋ ሆኗል። የዘንድሮን በጀት ካለፉት በጀቶች ይበልጥ ትኩረት ሳቢና አነጋጋሪም አድርጎታል። እንዴት ቢሉ በጀቱ ይፋ የሆነበት የፋይናንስ አመት የሀገሪቱ ምጣኔ ሀብት እድገት መዋለል፣ የኑሮ ውድነት ጫና፣ የዋጋ ግሽበት ንረት፣ የፍልሰተኞች ጉዳይ ከመቼውም ይበልጥ የፖለቲካ ትኩሳት መለኪያ በሆነበት፣ የቤት ግዢ ከዜጎች አቅም ጋር አለመጣጠን ብሎ ፈታኝ ሆኖ በሚገኝበት፣ የሀገሪቱ የዕዳ መጠን በትሪሊየን መቆጠር ላይ ባለበትና በንግዱ ማህበረሰብ ዘንድ የገበያ ትርፋማነት አስተማማኝ ደረጃ ጥርጣሬ ውስጥ ሳለ መሆኑ ነው። እንዲህ ባለ ብርቱ ሁኔታ ውስጥ በፌደራል በጀሮን ጂም ቻልመርስ ይፋ በሆነውና በተቃዋሚ ቡድን መሪ አንገ

0: ቴይለር የበጀት ምላሽ የተሰጠበት የአውስትሬሊያ ፌዴራል በጀት በቤተሰብ አነስተኛ ንግዶች የመድበለ ባህል ማህበረሰብ ፍልሰት የቤቶች ግዥና ኪራይ ከአቅም ጋር አለመጣጠን የሥራ አጥነት ጉዳይና ከአጭርና ረጅም የአውስትሬሊያ ምጣኔ ሀብት አስተማማኝ የሰከነ ጉዞ አካሄድን በማስመልከት በውይይት መድረካችን ሙያዊ ትንታኔን በመስጠት ግንዛቤዎችን ለአድማጮች እንዲያስጨብጡልን ዶክተር ዮናታን ድንቁ የምጣኔ ሀብት ተመራማሪና መምህር ከአውስትሬሊያ ብሔራዊ ዩኒቨርሲቲ ካምብራ፣ ዶክተር ደሴ ታርቆን በአድላይድ ዩኒቨርሲቲ የምጣኔ ሀብት ተመራማሪና መምህር ከአድላይድ ጋብዘናል። ለውይይታችን መነሻ ይሁን ዘንድም የ2026 የፌዴራል በጀቱ በህዝብ ዘንድ የሚጠበቀውን ያህል ለኑሮ ውድነት መቋቋሚያ እንደ መንግስት ሳቤም የምጣኔ ሀብት ማርጊያ ይሆናል ብለው ያስባሉ የሚል መጠይቅ አስቀድመናል። ዶክተር ዮናታን አታያቸውን እንዲህ ያጋራሉ።
1: አመሰግናለሁ ካሳሁን። አዎ በጀቱን እኔም አይቼዋለሁ። በእርግጥ ካሁን በፊት በቀጥታ ይደረጉ የነበሩ የኑሮ ውድነትን ሊያለዝቡ የሚችሉ አይነት እርምጃዎች አየሁበት በጀት አይደለም። ይሄ በጀት በአይነቱ ለየት ያለ ነው። አንደኛ መንግስት ቀጥታ የገንዘብ ድጎማ ከማድረግ ይልቅ ለዘቅተኛ የገቢ ምንጭ ላላቸው ወይም ደግሞ በኑሮ ውድነት ሊጎዱ ለሚችሉ ማህበረሰብ አባላት ከደሞዛቸው ላይ ከሚወሰደው ግብር ተቀናሽ እንዲሆን ነው ያሰበው። አንደኛ የተቀናሽ እንዲሆን ያሰበው ገንዘብ በእርግጥ የኑሮ ውድነቱን ጫና ለመቀነስ ያግዛል ወይ፣ በቂ ነው ወይ መጠኑ የሚለው አንድ ጥያቄ ነው። ሌላኛው ደግሞ የሚሰሩ ሰዎች የሚከፍሉትን ግብር መቀነስ ብቻ ከሆነ ትኩረቱ፣ ስራ የሌላቸው ሰዎችስ ምን የሚያገኙት ጥቅም አለ? ስለዚህ ሙሉን ማህበረሰብ ክፍልም የሚሸፍን አይደለም እርምጃው በመሰረቱ። ስለዚህ ደሞዝተኛ የሆኑ አውስትራሊያውያን የሚያገኙት ትንሽ ጥቅም አለ። አንደኛ 1,000 ብር በቀጥታ ካለምንም ደረሰኝ ከግብር ተዳት የሚደረግ ካሁን በፊት ቲንክ $300 አካባቢ ይመስለኛል፣ ሶ ወደ 1,000 ብር አድጓል። ከዛ ውጭ የዝቅተኛ ግብር ስሌቱ አሁን ከነበረበት 16% ወደ 15% በዚህ ከ2006 ጁላይ ጀምሮ በቅሚህም የተቀጥለው አመት ደግሞ ከ2027 ጁላይ በኋላ ደግሞ ወደ 14%፣ ከዛ በየአመቱ 250። እነዚህ ነገሮች አሉ፣ ግን ሲታይ የኑሮ ጫናው ከሚያደርሰው የምጣኔ ሀብት ሸክም ጋር የሚመጣጠን ነው ብዬ እኔ በግሌ አላስብም። ስራ ላላቸው ሰዎችም ቢሆን ማለት ነው። ግን ከምንም በላይ ደግሞ እንዳልኩት ስራ የሌላቸው ቤት ውስጥ ተጨማሪ ኃላፊነት ያለባቸው ህጻናትን በመንከባከብ ወይም ደግሞ ብቻቸውን ልጆችን የሚያሳድጉ የተለያዩ የህብረተሰብ ክፍል አባላት፣ በስራ በቀጥታ የማይሳተፉ የህብረተሰብ ክፍል አባላት ቲንክ ለዚህ የግብር ጫና ቅናሽ ተጠቃሚ ናቸው ብዬ አላስብም። እና የሚወራውን ያህል አይደለም፣ በጣም ሰብትል የሆነ ቀስ ብሎ የሚመጣ ነው። ኢሚዲየት የሆነ ጥቅም የሚያስገኝ ሆኖ እኔ አላገኘሁትም በጀቱን።
0: ዶክተር ደሴስ በእርሶ በኩል አንኳር እይታው ምን ይመስላል? በዘንድሮ 2026 የሚያስገኛቸው ትሩፋቶች ለመላው አውስትራሊያውያን እና ከዛ ውስጥ መልካም ናቸው የሚሉት የአበጃጀት ሁኔታ በምን መልክ ገልጹታል?
2: አመሰግናለሁ ካሳሁን። የኑሮ ውድነቱን በመቀነስ በኩል በጀቱ የሚያመጣቸውን ትሩፋቶች ዶክተር ዮናታን በዝርዝር ጠቅሶታል። ከዚህ በተጨማሪ በተደጋጋሚ እናንተ ታችሁት በጀቱ ትኩረት ያደረገው የኑሮ ውድነትን መቀነስ ላይ ነው። በዚህም አንዱ የግብር ቅነሳ ነው ዮናታን በዝርዝር እንደሄደበት። ከዛ በተጨማሪ የነዳጅ ዋጋ ድጎማ ተደርጓል። ይሄ የነዳጅ ዋጋ ድጎማ በብዛት መኪና ለሚያሽከረክሩ ሰዎች ጥቅም ይኖረዋል። ለምሳሌ ዴሊቨሪ ሰርቪስ የሚሰጡ ሰዎች፣ እንዲሁም የሽፍት ወርከርስ ሰዎች እና ከመሀል ከተማ ራቅ ብለው ለሚኖሩ ሰዎች ብዙ መኪና ስለሚጠቀሙ ለእነዚህ የህብረተሰብ ክፍሎች የነዳጅ ድጎማው ጥሩ ጥቅም ይሰጣል ብዬ አስባለሁ። ከዚህ በተጨማሪ የትንንሽ ቢዝነስ ባለቤት የሆኑ ሰዎች የተለያዩ ድጋፎች እንደሚደረግላቸው በጀቱ ያትታል። በተለይ ፕሮዳክቲቪቲን በመጨመር እንዲሁም የተለያዩ ቢዝነስን ለመስራት የሚፈጠሩ ቢሮክራሲዎችን በመቀነስ እንደ ሬድ ቴፕ ያሉ ነገሮችን በመቀነስ የተለያዩ ድጎማዎች እንደሚደረጉ ወይም በጀቱ ላይ እንዳሉ ተጠቅሷል። ሶ ይሄ የተለያዩ ትንንሽ ቢዝነሶችን በእንትን በማለት ደረጃ ጥሩ ነው። ከዚህ በተጨማሪ የሃውሲንግ ማርኬቱ ላይ ያለው ጉዳይ ነው። ሃውሲንግ ማርኬቱ ላይ በብዛት ኢንቨስተሮችን ማያበረታታ ወይም ኢንቨስተሮችን ከማርኬቱ ላይ እንዲወጡና ከዛ ይልቅ ግን የመጀመሪያ ቤት የሚገዙ ወይም እነዚህ ፈርስት ሆም ባየርስ የምንላቸው ሰዎችን የሚያበረታታ የተለያዩ ሪፎርሞች ተካሂደዋል። ካፒታል ጌን ታክስ የሚባለው ዲስካውንት አለ፣ ኔጌቲቭ ጊሪንግ የሚባለው አለ። እነዚህ እና የመሳሰሉት እስከ 75,000 የሚሆኑ ቤቶችን ከኢንቨስተሮች ወደ ፈርስት ሆም ባየሮች እንዲሄዱ ወይም ትራንዚሽን እንዲያደርጉ የሚያደርግ ነው። ከዚህ በተጨማሪ የቤት አቅርቦትን ለመጨመር የበጀቱ ይጠቅሳል። ሶ እነዚህ ነገሮች ጥሩ ናቸው። በተቃራኒው ግን ለምሳሌ ሎወር ኢንካም ኤርነር የሆኑ ሰዎችን፣ ስራ የሌላቸው ወይም ደግሞ አንደር ኢምፕሎይድ የሆኑ ሰዎች፣ እነዚህን የተለያዩ የህብረተሰብ ክፍሎች ያላገናዘመ ነው። ከዚህ በተጨማሪ ለምሳሌ ተማሪዎች ወይም ደግሞ ቪዛ ሆልደርስ የሆኑ ሰዎች ለነዚህ ብዙም በጀቱ የሚሰጠው ጥቅም የለም እና ከነዚህ አንጻር ተጠቃሚዎች አሉ፣ በተቃራኒው ደግሞ ተጎጂዎች አሉ እና ያን ያህል ብዙ ጥቅም ያለው አይደለም፣ በተለይ ለዝቅተኛ ኢንካም ላላቸው ሰዎች ማለት ነው። ይሄ ነው የኔ እይታ።
0: የመንግስት ዋነኛ ዓላማ አንዱም ኢኮኖሚውን የረጋ እንዲሆን ከማድረግ አኳያ እና እንደዚሁም የኑሮ ውድነቱን በተቻለ መጠን ለማለዘብ ነው። በእርግጥ በአሁኑ ወቅት ያለው የዋጋ ግሽበት 4.6 ላይ እንደዚሁም ደግሞ የወለድ መጠን 4.35% ላይ ደርሷል። የአውስትራሊያ ብሔራዊ ባንክ ያንን ተከትሎ ጭማሪ አካሂደዋል በቅርቡ። በዚህ ላይ መካከለኛው ምስራቅ ጦርነት አልረገበም፣ በዩክሬን በኩል ያለውም እንደዛው ነው። ምናልባት በሚቀጥለው ዓመት 2027 ላይ ቻይና ታይዋንን ጠቅላ ለመውሰድ ቀን ተቆርጦ ተቀምጧል። እነዚህ ሁኔታዎች ባሉበት ሁኔታ በተለይ የሉላዊ ወይም እዚህ የግሎባል ምጣኔ ሀብቱ ሂደት በአውስትራሊያ ላይ አሁን እያሳደረ ያለው ጫና ምን ያህል የከፋ ነው? ማርጋትስ ይቻላል ወይ? መጪው ጊዜስ አስመልክቶ ያሉት ስጋትና ተስፋ ምን ይመስላል? ዶክተር ዮናታን፣
1: እርግጥ ነው እንዳልከው ነው ካሳሁን፣ ዓለም አቀፍ ሁኔታው እጅግ ፈታኝ የሆነ የኢኮኖሚ ሁኔታ እየፈጠረ ነው እዚህ ሀገር ውስጥ። በአብዛኛው ዋጋ ግሽበትም ከዛ ጋር የተያዘ ነው፣ በተለይ ከነዳጅ እጥረት ጋር የተያዘ ነው። ክፋቱ ደግሞ እሱ ምንድን ነው? ምርታማነትን ይቀንሳል። ስለዚህ ፍላጎት ባለበት ነው ወይም ሊጨምር ይችላል። ነገር ግን ምርታማነት ይቀንሳል፣ ምርትና አቅርቦት ካልተገናኘ ይሄ ቤዚክ የሆነ ኢኮኖሚክስ ነው። የዋጋ ግሽበቱ በዛው መቀጠሉ አይቀርም። በዛ ላይ ቻይናም በኩል ይሁን በአሜሪካ እና በኢራን መካከል ያለው ችግር አለመፈታቱ በኢንቨስተሮች ወይም ደግሞ ምንድን ነው ተጠቃሚዎች በአጠቃላይ ቢዝነስ ኮንፊደንስ የምንለውን ነገር የሚጎዳ ነው የሚሆነው። ኢንቨስተሮች ኢንቨስት ለማድረግ ወይም ደግሞ ተጠቃሚዎች ገንዘባቸውን ስፔን ለማድረግ ፍላጎት ያጣሉ። እሱም በሂደት ምናልባት ወደ ሪሴሽን ወደ ዲፕሬሽን ሊመራም እንደሚችል ነው። ኦፍኮርስ ይሄ በአውስትራሊያ ብቻ የሚገደብ አይደለም፣ ዓለም አቀፋዊ የሆነ የኢኮኖሚ መቀዛቀዝ የሚያመጣ ነው የሚሆነው ያለው ሁኔታ። እንግዲህ ምናልባት ተስፋ የሚደረገው አሜሪካና ኢራን ስምምነት ላይ ቢደርሱና የተዘጋው ሆርሙዝ ስትሬት ቢከፈት፣ ነዳጅ በቀላሉ ቢተላለፍ የዋጋ መረጋጋት ሊፈጠር ይችላል ነው። ግን ያም ቢሆን እንደሚተነበዩ ከሆነ ምናልባትም ስምምነት እንኳን ቢደረስ ከስድስት ወር እስከ አንድ ዓመት ሊወስድ ይችላል ወደ ቀድሞ ሁኔታ ለመመለስ እና ያሉት ነገሮች ብዙ ተስፋ የሚሰጡ አይደሉም። የኢኮኖሚ ጫናውን በመቀነስ በኩል ያሉት ከአውስትራሊያ መንግስትና በጀት አቅም ውጭ ነው ብዬ ነው የማስበው፣ ግሎባል የሆነ ተጽዕኖ ስለሆነ። ሶ ምናልባትም የአውስትራሊያ መንግስት ማድረግ ይችል የነበረው እንደተባለው የኑሮ ጫናን ለመቀነስ ድጎማ ማድረግ ነው። ግን እሱ ደግሞ በተቃራኒው የዋጋ ግሽበትን ይጨምራል፣ እንደገና እሱ ደግሞ ባክፋየር ያደርጋል ማለት ነው። ሶ ሳይክሊካል የሆነው ነገር ሊፈታ የሚችለው ግሎባሊ ያለው ክራይሲስ ሪዞልቭ እስከተደረገ ነው እና እኔ ተስፋ ማድረገው እንግዲህ ሀያላን ወደ ቀልባቸው ተመልሰው ያለውን ችግር በሰላም ይፈታሉ፣ የዓለም የኢኮኖሚ ሁኔታ ወደ ነበረበት የመመለስ እድል ይኖረዋል ብዬ ነው አስበው።
0: ዶክተር ደሴስ እንደሚታወቀው በቅርበት ሉላዊ የሆነውን የንግድ ሂደት እንደዚሁም የምጣኔ ሀብት እንቅስቃሴ በጣም በቅርበት ከሚከታተሉት የምጣኔ ሀብት ተመራማሪ አንዱ ነዎትና ይህ ምን ማለት ነው? በእርሶ ዘንድስ ምን አይነት ስጋት፣ ምን አይነት ተስፋ አለ? ቅድም ዶክተር ዮናታን እንዳሉት ከአውስትራሊያ መንግስት ቁጥጥር ውጭ በሆኑ መንገዶች የሚከሰቱ የዋጋ ግሽበትና የወለድ መጠን ንረት በተለይ በኢትዮጵያውያንና አውስትራሊያውያን ዘንድ ገበያቸው ዝቅተኛ በሆኑ በርካቶች ዘንድ የሚያሳድራቸው አሉታዊ ተጽዕኖዎች ምን ይሆናሉ ይላሉ? በማህበረሰቡ ዘንድ በምን አይነት ይህን ኑሮ ለመቋቋም ምን መደረግ አለበት የሚል አታያሉት?
2: ካሳሁን፣ እንግዲህ አሁን የተጠቀሱት ዓለም አቀፍ ችግሮች ወይም ጂኦፖለቲካል ክራይሲስ በአብዛኛው ኤግዞጅነስ ናቸው ለኛ፣ ከአውስትራሊያ ቁጥጥር ውጭ የሆኑ ናቸው እና ነገር ግን በአገር አቀፍ ወይም በዶሜስቲክ ኢኮኖሚው ላይ ከፍተኛ ተጽዕኖ ያመጣሉ። ይህን በኮቪድ አይተነዋል፣ በራሽያ ዩክሬን ኮንፍሊክት አይተነዋል፣ አሁን ደግሞ በኢራን ኮንፍሊክት፣ እንዲሁም ደግሞ ወደፊት በጠቀስካቸው ምናልባት ቻይና ታይዋን መጠቅለል ካሰበች፣ እነዚህና የመሳሰሉት በዶሜስቲክ ኢኮኖሚው ላይ ከፍተኛ ተጽዕኖ ያመጣሉ ማለት ነው። በአብዛኛው ኢንፍሌሽን ነው ኢምፖርት የምናደርገው። ያ ኢንፍሌሽን ሲሆን ደግሞ ሪዘርቭ ባንኩ ኢንተረስት ሬቱን ወይም ካሽ ሬቱን መጨመር አለበት። ያ ኢንተረስት ሬቱ ሲጨመር ደግሞ ቢዝነስን ይቀንሳል። ያ ደግሞ ወደ ኢኮኖሚ ክራይሲስ ወይም ወደ ዲፕሬሽን ሊወስደን ይችላል ማለት ነው። ሪዘርቭ ባንክ ኦፍ አውስትራሊያ ወይም አርቢኤ ነው ያንን ማኔጅ ለማድረግ የሚሞክረው። ግን እነዚህ ኤክስተርናል የሆኑ ሾኮች ወደ ሀገር ውስጥ የሚመጡ ከሆነ ሪዘርቭ ባንክ ኢንፍሌሽንን ኮንትሮል ለማድረግ ያለው አማራጭ ኢንተረስት ሬቱን መጨመር ነው። ኢንተረስት ሬቱ ሲጨመር ደግሞ ኢኮኖሚው መቀዛቀዝና የስራ አጥነት መጨመር፣ ጂዲፒው መቀነስ ወይም ኢኮኖሚ ግሮዝ መቀነስ ሊከሰት ይችላል ማለት ነው። ዓለም አቀፍ ደረጃ ስንሄድ ደግሞ ለምሳሌ ኢራን ላይ ያለው ኮንፍሊክት የነዳጅ አቅርቦትን በከፍተኛ ደረጃ ቀንሶታል። ይህ ደግሞ ፕሮዳክሽን ኮስት የምንለውን ወይም የአቅርቦት ወይም የሰፕላይ ኮስቱን ይጨምረዋል ማለት ነው። ለምሳሌ ብዙ እቃ ከቻይና እናመጣለን፣ እንዲሁም ከተለያዩ ኤዥያ ሀገሮችን ወይም ከተለያዩ ዓለም አቀፍ ሀገሮች የምናመጣቸው እቃዎች ኮስት ኦፍ ፕሮዳክሽናቸው ከጨመረ ዋጋቸው ይጨምራል ማለት ነው። እዛ የሚልኩልን ሀገሮች ደግሞ ያን ዋጋ ይጨምሩታል። ያ ደግሞ እኛ ላይ ቀጥተኛ ተጽዕኖ ይፈጥራል ማለት ነው። ዮናታንም እንደጠቀሰው እንግዲህ እነዚህ ነገሮች ከኛ ቁጥጥር ውጭ ወይም ሚድል ፓወር እንደመሆኑ አውስትራሊያ ከኛ ቁጥጥር ውጭ በተወሰነ ደረጃ የወጣ ነው። እንግዲህ እነዚህ ነገሮች ምናልባት የሚቆሙበት መንገድ ከተፈጠረ፣ ኦፍኮርስ አሁን ያልናቸው ነገሮች በሙሉ አይፈጠሩም ማለት ነው። የፊውል ሰፕላይ ከጨመረ የጥሬ እቃዎች አቅርቦት ይቀንሳል ማለት ነው። እንደዛ ከሆነ ደግሞ ብዙ እቃ በርካሽ ወደ ሀገር ውስጥ ይገባል። ያም ለአርቢኤ የተሻለ እንትን ይሰጠዋል ማለት ነው። ኢንተረስት ሬት ሊቀንስ ይችላል። ኢንተረስት ሬት ከቀነሰ ደግሞ ኢንቨስትመንት ይበረታታል፣ አንኤምፕሎይመንት ይቀንሳል፣ ኢኮኖሚው የተሻለ ይንቀሳቀሳል ማለት ነው። እንዲሁም ደግሞ ለሞርጌጅ ሆልደሮችም ኢንተረስት ሬቱ ከቀነሰ የተሻለ ይሆናል ማለት ነው። አሁን ዓለም አቀፍ ተጽዕኖ ወይም የጂኦፖለቲካል ክራይሲሱ ለአውስትራሊያ በጣም ብዙ ችግር እየፈጠረ ነው ያለው። እንግዲህ የተሻለው ነገር እንዲሆን መመኘት ነው። ካሳሁን፣
0: አድማጮቻችን ከዶክተር ዮናታን ድንቁ በአውስትራሊያ ብሔራዊ ዩኒቨርሲቲ የምጣኔ ሀብት ተመራማሪና መምህር፣ ዶክተር ደሴ ታርቆ በአድላይድ ዩኒቨርሲቲ የምጣኔ ሀብት ተመራማሪና መምህር ጋር የ2026 የፌዴራል በጀትን አስመልክቶ ያካሄድነው ውይይት በዚሁ አላበቃም። በቀጣዩ ክፍለ ዝግጅታችን የተቃዋሚ ቡድን መሪ አንገስ ቴይለር የበጀት ምላሽ ጋር ተያይዞ የታክስ አማራጭ ሳቢዎችን በፍልሰተኞችና ማህበራዊ ትስስሮች ዙሪያ እንዲሁም ካፒታል ጌይንስ ታክስና በኔጌቲቭ ጊሪንግ ትርጓሜና የአሰራር ለውጦችን አንስተው አሉታዊና አዎንታዊ ገጽታዎችን ነቅሰው ያመለክታሉ።

0: የውይይት መድረክ
1: ከዶክተር ዮናታን ድንቁ በአውስትራሊያ ብሔራዊ ዩኒቨርሲቲ የመጣኔ ሀብት መምህርና ተመራማሪ፣ ዶክተር ደሴ ቻርቆ በአድላይድ ዩኒቨርሲቲ የመጣኔ ሀብት መምህርና ተመራማሪ ጋር በቀዳሚው የውይይት መድረክ ክፍለ ዝግጅታችን የዘንድሮውን የ2026 ዓመታዊ የፌዴራል በጀት አስመልክተን በጥቅል አተያይ የኑሮ ውድነት፣ የአውስትሬሊያ ምጣኔ ሀብት ስክነት ጉዞ ውጥንና የውጭ አሉታዊ ተጽዕኖዎች ጎጂ ጎኖችን አንስተን ተወያይተናል። የበጀቱን ትሩፋቶችና እንከኖች ነቅሰው አስረድተዋል። ወደ ቀጣዩ ክፍለ ዝግጅታችን ያመራ ነው። እንዲህ ነው
2: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።
1: ዶክተር ዮናታን የበጅሮን ዶይም ትሬጀረር ጂም ቻልመርስን በጀት ተከትሎ የተቃዋሚ ቡድን መሪ አንግስ ቴለር በበኩላቸው ከሳቸው ቀጥሎ ሐሙስ ዕለት ተለብዷዊ በሆነ መልኩ ፓርላማ ውስጥ ምላሽ የበጀት አማራጭ ሐሳብ አቅርበዋል። ዋነኛ ትኩረታቸው በተለይ በታክስና የፍልሰተኞች ፖሊሲ ላይ ነው። ተቃዋሚ ቡድን መሪውን የታክስ አማራጮች በምን መልክ ያዩታል? በተለይ በአሁኑ ወቅት አንድ ጎልቶ ሲነገር የነበረው ከቦንዳይ ጥቃት በኋላ ሶሻል ኮሂዥን ተደጋግሞ የሚነሳ ቃል ነው። በአንድ በኩል ማህበረሰባዊው ሰላድርና ማግ እንዳይበጠስ ይነገራል፣ በሌላ በኩል ደግሞ ፍልሰተኞች ለብሔራዊ ጸጥታ አደገኛ እንደሚሆኑ፣ በሀገር ውስጥ የወንጀል ቁጥር ለመናር ምክንያት እንደሚሆኑ፣ መንገድ ላይ እንኳን ለትራፊክ መብዛት ከዛም አልፎ የሃይማኖት ጽንፈኝነትን ብሔራዊ ማንነት ላይ ሁሉ አደጋ ሊጥል ይችላል፣ የአውስትራሊያ ብሔራዊ ማንነት እየደበዘዘ እንዲሄድ ያደርጋል የሚል ተቃራኒ የሆኑ አታዮች ሰነዝራሉ። በተለይም በዋን ኔሽን እና በተቃዋሚ በኩል ይሄ አንዱ በፖሊሲ መልክ ተይዞ ያለ ነው። በሁለቱ ፓርቲዎች በኩል ቀኝ ክንፎች በኩል ባለው ፉክክር የተነሳ ይህ ምን ያህል አደገኛ ነው በአንድ በኩል፣ ሁለተኛስ ይሄንን አያይዞ የታክስ ፖሊሲዎቹ ጋር ተጣምሮ እሳቸውን ንግግር በምን መልክ ነው የቃኙት?
3: አመሰግናለሁ ካሳሁን። ይህን የጠየቀኝ ጥያቄ መመለስ በፊት ከፈቀድክልኝ ወደኋላ ሄጄ ቅድስና እዚህ ዓለም አቀፍ ሁኔታው አውስትራሊያ ላይ ያለው ጫናና ሁለታችንም መጥፎ ጎኑን ነው አጉልተን የተናገርን። በእርግጥ እውነታም ስለሆነ ነው፣ ሁላችንም እየኖርንበት ያለ እውነታም ስለሆነ ነው። መውጫ መንገዱም ከዛ ጠባብም ስለሆነ ማለት ዓለም አቀፋዊ ስለሆነ ችግሩ ዓለም አቀፋዊ መፍትሄ ስለሚሻ አውስትራሊያ ብቻዋን የምትወጣው ነገር እንደሌለ ስለተገነዘብ ነው ሁለታችንም አይ ቲንክ እዛ ላይ ትኩረት ያደረግን። ግን እንዲያው አንድ በጎ ጎኑ ምናልባት ሊሆን የሚችለው ብዬማስ ግሪን ኢኮኖሚውን በተለይ ደግሞ ይሄ ክሊን ኢነርጂ የሚባል ሁኔታ አለ። መቼም ሁላችንም እናውቃለን፣ ወደ ሃይድሮ ኤሌክትሪክ ሊሆን ይችላል ወይም ነፋስ ወይም ሶላር ኤነርጂ። በተለይ በነፋስና በሶላር ኤነርጂ አውስትራሊያ በጣም የታወቀች ነች፣ ብዙ ፖቴንሻል ያላት ሀገር ነች። እና እንደዚህ አይነት ክራይሲስ ምናልባት ወደዛ ትራንዚሽን የምናደርግበትን ፍጥነት ሊጨምርልን ይችላል። እንደ አገርም ወይም ደግሞ ሌሎች አገሮችም የአውስትራሊያን እምቅ አቅም አይተው ምናልባት ኢንቨስት ሊያደርጉ ይችላሉ። እና ወደዛ አቅጣጫ ከተሄደ በጎ የሆነም ተጽዕኖ ሊኖረው እንደሚችል እሱ እንደው ማስመር ፈልጌ ነው። ወደዚህ ወደ ተቃዋሚ ፓርቲው የበጀት ቀመር ስንመለስ በመሰረቱ ብዙ ጊዜ የተለመደው በጀት በአብዛኛው ኢኮኖሚ ተኮር እንደሆነ መንግስትም ይሁን ተቃዋሚው ኢኮኖሚውን እንዴት አድርጌ አስተካክላለሁ፣ የኢኮኖሚው ችግር ምንድን ነው፣ መፍትሄዎችስ ምንድን ናቸው ተብሎ በዛ የሚቃኝ ነው በአብዛኛው። ግን ትንሽ ባልተለመደ መልኩ የዘንድሮ በጀት ተቃዋሚው ፓርቲና መንግስትን እያስተዳደረው ፓርቲ ምን አይነት ላቸው ለአውስትራሊያና ለአውስትራሊያውያን ያየንበት ጭምር ነው። በአንድ በኩል መንግስት ስደተኞችን ወይም ከውጭ የሚመጡ የማህበረሰብ አባላትን እንደ መፍትሄው አካል ለአውስትራሊያ አስተዋጽኦ የሚያደርጉ እንግዲህ ሁላችን የምናውቀውን ይቺ ሀገር የተመሰረተችው በመጤዎች ነው፣ ለኢኮኖሚው አስተዋጽኦ እንደሚያደርጉ ትራዲሽናል የሚታሰበው እንደዛ ነው። በዚህ ሀገርም መጥተው ለሚያደርጉት አስተዋጽኦ ምንም ለማድረግ በሚዘጋጁበት ወቅት ለሚያስፈልጋቸው የኑሮ መደላድል ብዙ በጀት በጅቷል መንግስት። ቋንቋ የማሰልጠን የእንግሊዝኛ ቋንቋ በተለይ ተኮር የሆኑ በጀቶችን ከመበጀት አገራቸው ተምረው የመጡትን ወይም ከዘገራቸው ይዞት የመጡትን የትምህርት ኳሊፊኬሽን ሰርቲፋይ ማረግ ሂደቱን እስከ ማስተካከል ድረስ የሚሄድ ብዙ ነገር አድርጓል። በተቃራኒው ግን የተቃዋሚ ፓርቲው ከውጭ የሚመጡ የማህበረሰብ ክፍል አባላትን እንደ ችግር ምንጭ አድርጎ ነው የሳላቸው። ለችግሩ መፍትሄ ገሪቱ ላለችበት ችግር መፍትሄ ምን ቤትም ምጥራትንም በመቅረፍ በኩል ቢሆን ማለት ነው መፍትሄ የሚያመጡ ሳይሆን ሲመጡ ያለውን ስራ የሚወስዱ ሲመጡ ያለውን ቤት የሚሻሙ አድርጎ ነው ፔንት ያደረጋቸው። ለዛም ደግሞ የሚመጣው የህዝብ ቁጥር በየአመቱ አገሪቱ ውስጥ በሚሰራው የቤት ቁጥር እንዲሆን አድርጎ ነው ወሰነ። እነ ሴንስ ቤት ባይሰራ የሚመጣ ሰው የለም እንደማለት ነው። ሊትራሊ ኮስተር ነው ያ ማለት ሰው ባይመጣ አገሪቱ የሚያስፈልጋት የህክምና ባለሙያ፣ የፀጉር ስራ ባለሙያ ወይም ደግሞ ሾፌር ወይም ደግሞ አናጺ ግንበኛ ሊመጣ አይችልም እንደማለት ነው። ያን ይሃል የከውጭ የሚመጡ ማህበረሰብ አባላትን ጥቅም ባገሪቱ ያለውን ጥቅም ወይም ደግሞ ያላቸውን ማህበረሰባዊ ጠቀሜታ ከቁሳዊ ከሆነ ነገር ጋር አውርዶ የመደበ በጀት ነው ወይም ደግሞ በጀት አለ ነው በርግጥ። ይሄ የዚህ ፖለቲካል ፐርስፔክቲቭ ስደተኞችን ውስጥ ለውስጥ በለዘበ ቋንቋ ይሉት የነበረውን ነገር በግልጽ አውጥተው ለስደተኞች ወይም ደግሞ ከውጭ ለሚመጡ የማህበረሰብ ክፍል አባላት ያላቸውን እይታ ያሳዩበት በጀት ነው ብዬ ነው ማሰበው። ያን ካልኩ ዘንድ ግን አንድ ጥሩ የሆነ ፕሮፖዛል አይቻለሁ በእነሱ በኩል። ለምሳሌ ግብርን ከዋጋ ግሽበት ጋር የማያያዝ ወይም ደግሞ ኢንዴክሲንግ ታክስ ብራኬት ዊዝ ኢንፍሌሽን ማለት ነው። ይሄ ቅድም ካለው የመንግስት ግብር ቅነሳ አካሄድ ጋር ሲታይ በእጅጉ የተሻለ ነው ይሄኛው ብዬ ነው ማስበው። ምክንያቱም ዞሮ ዞሮ የኑሮ ውድነቱ ከጨመረ ደሞዝ እንኳን ቢጨመርልን ወይም ገቢያችን ቢጨምር ፕራክቲካሊ ወይ ኑሯችን አልተሻሻለም፣ የመግዛት አቅማችን አልተሻሻለም፣ አንዳንዴም ሊቀንስ ይችላል። ግን እንደዚህ አይነት ኢንዴክሴሽን ከሌለ ብዙ ጊዜ ገቢያችን ሲጨምር የበለጠ ግብር ነው የምንከፍል። ሶ እነ ሴንስ ምንድን ነው በኢንፍሌሽን ጊዜ ኢንፍሌሽን ይወስዳል መንግስት እንደገና ከፍተኛ የሆነ የግብር ቋት ውስጥ አስገብቶ ተጨማሪ ግብር እንድንከፍል ያደርገናል ማለት ነው። እና የዛ ኮሙሌቲቭ ኤፌክት ብዙ ጊዜ ባይጨመርልን ኖሮ ከምንኖረው ኑሮ ያነሰ ኑሮ እንድንኖረው የሚያደርግ እና ያን የሚያስተካክል የግብር ቀመር ነው የቀመሩ። እኔ በዛ በኩል አይ ቲንክ ጥሩ ስራ ሰርተዋል ብዬ ማለት ፈልጋለሁ። ቴንክ ዩ
1: ዶክተር ደሴስ። በእርሶ በኩል በተለይ ይህንን የማህበራዊ ትስስሮሹን አስመልክቶ ከሶሻል ኮሄዥን አኳያ በአንድ ወገን ያንን ለመገንባት ጥረት ይደረጋል፣ በሌላ በኩል ደግሞ ከፖለቲካው አንጻር ደግሞ እንደዚሁ በፍልሰተኞችን ከሃይማኖት ጽንፈኝነት ቤት ጥበት ከመንገድ ጥበት ከመሳሰሉት ጋር በተለይም ከጸጥታ አኳያና ከሽብርተኝነት ጋር የተያዙ ምስሎችን ለመሳል የሚሞክሩ ፖለቲከኞች አሉ። ያ በተለይ በዚህ በፍልሰተኛ ማህበረሰብ ዘንድ ምን የሚያሳድራቸው ስነ ልቦናዊ ተጽዕኖዎች አሉ? ያስ በዚሁ እየከረረ ከቀጠለ ወደፊት በተለይ የምርጫ ወቅቶች ሲቃረቡ ምን ያህል አስጊ ይሆናል? ወደ አንድነት ከማምጣት ይልቅ የማራራቅ ሁኔታዎች ሊከሰቱ አይችልም ወይ? ያስ ከሆነ ውጤቱ ምን ይሆናል የሚል ስጋት አለዎት? ከዛ ባሻገርስ ቀደም አሁን ዶክተር ገናታ እንዳሉት ምን ትሩፋቶችስ አለው? ባለፈው የዓለም አቀፍ ክራይሲስን ተከትሎ አብሮ የመጡ ነገሮች በአንድ በኩል በተለይ ከግሪን ኢኮኖሚ አኳያ ያሳይታወቅ በአንድ ወር ውስጥ ባለፈው ማርች ውስጥ በአውስትራሊያ ታሪክ ታይቶ የማይታወቅ የኤሌክትሪክ መኪናዎች ተሸጠዋል። በእንግሊዝ ሀገር እንደዚሁ፣ በፈረንሳይ እንደዚሁ ከ20% በላይ በአንድ ወር ውስጥ ብቻ አዲስ መኪናዎች ተገዝተዋል፣ የሰሩት መኪናዎች ሳይጨምር። ያ አንዳንድ ትርፋት ተቆጥሯል። እነኚህን አጠቃለው የእርሶ አታይ ምንድን ነው?
4: አመሰግናለሁ ካሳሁን። እንግዲህ ይሄ የፍልሰት ጥሩ ኢኮኖሚው ላይም ሶሻል ኮሄዥኑ ላይም አሉታዊ ተጽዕኖ ያመጣል። ለምሳሌ ኢኮኖሚካሊ ስናየው የፍልሰት ቁጥጥር ሲደረግ ኢንፍራስትራክቸሩ ላይ የነበረው ፕሬሸር ይቀንሳል። ሃውር አክሰሰብል ይሆናል። ትምህርት ቤቶች፣ መንገዶች፣ ሆስፒታሎች ላይ ያለው ፍላጎት ይቀንሳል። ሰው ፕሬሸሩ እዛ ጋር ይቀንሳል። እሱ ያለው ምናልባት ጥቅም ሊሆን ይችላል። ግን ከነዚህ ውስጥ አይ ቲንክ ትልቁ የሃውሲንግ ጉዳይ ይመስለኛል። መንግስት ወይም የሌበር ፓርቲ በዋናነት ትኩረት ያደረገው ሰፕላይን መጨመር በተለይ ደግሞ ለፈርስት ሆም ባየርስ ለሚባሉት ሰፕላይን መጨመር ነው ሞር እና ይሄ አሁን ቀደም የተጠቀሰናቸው ካፒታል ጌን ታክስ ሊሆን ይችላል ስቶሪ ፎርም ወይም ኔጌቲቭ ጊሪንግ የሚባለው እነዚህ በአጠቃላይ ሰፕላይን መጨመር ወይም ደግሞ ካንዱ ከኢንቨስተር ወደ ፈርስት ሆም ባየር እንትን ማለት ነው ሞር ፎከስ ያደረገው የገቨርንመንቱ በተቃራኒው ተቃዋሚ ፓርቲዎች ኢሚግራንት ላይ ዋና ችግር እንደሆነ ኢሚግሬሽን ብቻ አይደለም ይሄንን ችግር የፈጠረው ከዛ ይልቅ ለምሳሌ ኮንስትራክሽን ኮስት አለ የኮንስትራክሽን ኮስት መጨመር ኦፍ ኮርስ ሰፕላይን ይቀንሳል ካሽሬቱን ሲጨምር በተለያዩ ዓለም አቀፍ ክራይሲሶች ምክንያት ሃውሲንግ ማርኬቱ ላይ ኢፌክት አለው እንዲሁም ደግሞ ለምሳሌ የሰው ኃይል እጥረት ብዙ ጊዜ ፍልሰተኞችን ቁጥጥር በመናደርግበት ጊዜ የሰው ኃይል እጥረት ይፈጠራል ይሄ በኮንስትራክሽን ሴክተሩ እንዲሁም በሌሎች ሴክተሮች ላይ ከፍተኛ ተጽዕኖ ያመጣል ሶ ዮናታን እንዳለው ኢኮኖሚካሊ በጣም ብዙ ተጽዕኖ ይፈጥራል ማለት ነው ስለዚህ ሁሉን ነገር ወደ ስደተኞች ከማረግ የሃውሲንግ ማርኬቱ ላይ በእኔ እምነት ከፍተኛ ችግር ያለው ሰፕላይ ላይ ነው ሰፕላይ ላይ ስናይ ከመንግስት ይልቅ ሞር ተቃዋሚዎች የተሻለ ፕላን ያላቸው ይመስላል እስከ 400 ሺህ አዲስ ቤቶችን የመስራት እቅድ ነው ያላቸው በተቃራኒው መንግስት እስከ 65 ሺህ ቤቶችን እስከ 75 ሺህ ቤቶችን ደግሞ ከኢንቨስተሮች ወደ ፈርስት ሆም ባየር ትራንስፈር የማድረግ እቅድ ነው ያላቸው ሶ ትልቁ ችግር ሰፕላይ ነው እንጂ ስደተኛ መብዛት እና ስደተኛን በመቆጣጠር ብቻ ችግሩን መፍታት አይመስለኝም ሜቢ ስሞል ኮንትሪቢዩሽን ሊኖር ይችላል ግን ትልቁ ችግር ሌሎች ስትራክቸራል ችግሮች ናቸውና እነዚህ በቀጠሉ ቁጥር በተለይ በተቃዋሚዎች በኩል የሚደረጉት ፖሊሲዎች ትንሽ ፈርስት ክላስ እና ሰከንድ ክላስ ሲቲዝን የሚባል ክላስ እስከ መፍጠር ያ ደግሞ ሶሻል ኮሄዥኑን ከማበላሸት አንጻር ከፍተኛ ተጽዕኖ ነው የሚፈጥረው ማለት ነው። ስለዚህ እነዚህ ነገሮች ኤሌክትሪክ መኪና በተመለከተ የተነሳው እንግዲህ ይሄ አንድ ጥሩ ነገር ነው ምክንያቱም ፊውል ትልቅ ኢንፑት ነው ለተለያዩ ነገሮች ኢንፑት ነው ሶ ከዛ የምንወጣበት መንገድ ከተፈጠረ ኢኮኖሚክ ክራይሲሱን በመቀነስ ደረጃ ከፍተኛ ሚና እንደሚጫወት ነው የሚገባኝ ዮናታን እንደተቀሰው አውስትራሊያ ብዙ ክሊን ኢነርጂ እምቅ ሀብት ያላት ነች የፀሐይ ብርሃን ሊሆን ይችላል እንዲሁም ሌሎች እንደ ሃይድሮጅን ያሉ ክሊን ሶርሰስ ኦፍ ኢነርጂ ላይ ትልቅ ኃይል አለ ትልቅ እምቅ ኃይል አለ ሶ እሱን በመጠቀም ከነዳጅ ጥገኝነት የምንላቀቅበትን መንገድ ወይም አትሊስት የሚቀንስበትን መንገድ በመፍጠር ኢኮኖሚው ላይ ያለውን ኑሮ ውድነት ቀነስ ደረጃ ትልቅ ሚና ይጫወታሉ ብዬ ነው ማምነው ከሳው
2: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው
1: ዶክተር ደሴ ደጋግሞ አሁንም ቀደም ሲልም እንደዚሁ በተለየ እዚህ የኔጌቲቭ ግሪንግ እና ካፒታል ጌንስ ታክስን ሲጂቲ ደጋግሞ አንስተዋል ለምን በተራ በተራ ከቃሉ ከኔጌቲቭ ግሪንግ ማለት ምን ማለት ነው ካፒታል ጌንስ ታክስስ ምን ማለት ነው ከበጀቱ ጋር በተያያዘ መልክስ ሚኖረው በአንድ በኩል አውንታይ በሌላ በኩል አሉታዊ ተጽኖች ምን ይሆናሉ ምክንያቱም እንደ ተመልካቹ ለሚለያይ የዚህ አስተዋጽኦ
4: አመሰግናለሁ ካሳሁን ከካፒታል ጌን ታክስ የሚባለው ምንድነው ለምሳሌ አንድ ኢንቨስተር አንድ ቤት ገዝቶ ለምሳሌ የገዛንበት ዋጋው 500 ሺህ ሊሆን ይችላል ያንን ቤት ለ12 ወር ኦውን አድርጎት ከዛ በኋላ ቢሸጠው ለምሳሌ 600 ሺህ ቢሸጠው ትርፉ 100 ሺህ ነው ማለት ነው ሶ ይሄ ካፒታል ጌን ታክስ ዲስካውንት የሚባለው ምንድነው ኢንቨስተሮችን ለማበረታታት ሲባል 50% ብቻ ታክስ እንዲደረግ ቀሪው 50% ግን ታክስ አይደረግም ማለት ነው ያ ለኢንቨስተሮቹ በጣም ጥሩ ነው ሶ ጅም ጊዜ የቆየ የመንግስት ፖሊሲ ነው ይሄ ሶ ያ መኖሩ ኢንቨስትመንትን እንዲጨምር በተለይ ሃውሲንግ ሰፕላይ ላይ እንዲጨምር ታስቦ የተደረገ ነገር ነው ሞር ኢንቨስተሮችን ማበረታታት ነው ነገር ግን ይሄ የፈጠረው አንዱ ትልቁ ችግር ምንድነው? ፈርስት ባየሮቹ ከሃውሲንግ ማርኬቱ እንዲወጡ ነው የተደረጉት። ምክንያቱም ኢንቨስተሮቹ የተሻለ አቅም አላቸው እንደገና እነዚህ ኢንሴንቲቮች ስላላቸው ጄኔሬሽናል ጋፕ ተፈጠረ ማለት ነው። ሶ አሁን የሌበር ፓርቲ ወይም መንግስት የወሰደው የበጀት ለውጥ ላይ እነዚህን ሪፎርም የማድረግ ከዛ ይልቅ ኢንፍሌሽን ቤዝድ ካፒታል ጌን ታክስ ኢንትሮዲዩስ እንዲሆን ነው የታቀደው። አይ ቲንክ ከአንድ አመት በኋላ ይመስለኛል የተጀመረው። ሶ ይሄ ባጭሩ የቤት ባለቤት የሆኑ ኢንቨስተሮችን ወይም ሼር ሆልደሮች ሊሆን ይችላሉ ስለዚህ ኢንቨስትመንት አክቲቪቲ ላይ የተሰማሩ ሰዎችን ዲስከሬጅ አደርጋል በተወሰነ ደረጃ ሶ ፈርስት ሆም ባየር ወይም መጀመሪያ ቤት የሚገዙ ሰዎችን ግን ሞር ኢንካሬጅ አደርጋል ማለት ነው ሶ ይሄ ነው ካፒታል ጌን ታክስ የሚባለው ኔጌቲቭ ጊሪንግ የሚባለው ደግሞ ይሄንን በኤግዛምፕል ብገልጸው ለምሳሌ አንድ ሰው 100,000 ቤት ሸጦ አሚን ገዝቶ ለምሳሌ 90,000 ቢሸጠው 10,000 ዋጋው ይቀንሳል ማለት ነው ይረክሳል ወይም ይከስራል ማለት ነው ሶ ያንን 10,000 ምን ማድረግ ይችላሉ ኢንቨስተሮቹ ሌላው ኢንካም ታክሳቸው ላይ ይጨምሩትና ያ እንዲቀንስ 10,000 እንዲቀንስ የማድረግ ሶ ሌላ ኢንካም ታክስ መንግስት የሚያገኝ የነበረውን በኔጌቲቭ ጊሪንጉ እንዲቀንስና ዛት ሚንስ ኢንቨስተሮቹ የተሻለ ተጠቃሚ እንዲሆኑ የሚያደርግ ነው ሶ ሁለቱም ካፒታል ጌን ታክስም ኔጌቲቭ ጊሪንጉም ሞር ኢንቨስትመንትን የሚያበረታታ ፖሊሲ ነው የነበሩት ሶ እነዚህ ከረጅም ጊዜ በኋላ ሪፎርም የተደረጉት በተለይ ኔጌቲቭ ጊሪንግ የሚባለው ከኒው ሆም ውጭ ሌሎች እንትኖች ላይ አቦሊሽ ተደርጓል ሶ እነዚህ ነገሮች እንግዲህ ፈርስት ሆም ባየሮችን ያበረታታሉ ተብሎ ነው የሚታሰበው በተቃራኒው ኢንቨስትመንትን ይቀንሳል አንዱ ያለው በተለያዩ ሰዎች የሚነሳው ምንድነው ምናልባት ይሄ ሰፕላይ ሊቀንስ ይችላል አንዱ ኮንሰርንስ ነው በተጨማሪ ደግሞ ተከራዮች ምክንያቱም ድሮ ኢንቨስተሮች በእነዚህ በኩል ያገኙት የነበረውን ጥቅም ስላጡ ተከራዮች ላይ ሊጨምር ይችላል ሶ ተከራዮች ትንሽ ተጎጂ ሊሆኑ ይችላሉ በዚህ ፖሊሲ የሚል ትንሽ ፍራቻ አለ ሶ እነዚህ ናቸው ያላቸው ተጽዕኖ
1: ዶክተር ዮናታንስ በተለይ ይሄ ከኢትዮጵያውያን ወጣቶች አኳያ አንዱም የዚህ ለውጥ ያስፈልገበት በመንግስት በኩል የኔጌቲቭ ጊሪንግ እና ካፒታል ጌንስ ታክስ የቤቶች ግንባታና ወይም ግዢዎች በተለይም ደግሞ ለመጀመሪያ ጊዜ ቤት ገዢ ለሆኑ ወጣቶች ቀላል መንገድና በአቅም መጣኝ የሆኑ ቤቶችን እንዲያገኙ ለማስቻል ነው የሚል አለ ዝቅተኛ ገቢ ካላቸው ቤተሰቦች ተወለዱ ልጆች በወርስም ሆነ በሌላ ለማግኘት የሚችሏቸው ነገሮች እንዱ የዛ ነው ያህል ዝቅተኛ ነው ኑሯቸውም ከሌሎቹ አንጻር አኳያ በወርስና በሌሎች የሚያገኙት ነገር በጣም አናሳ በመሆኑ በተለይ እንደ ኢትዮጵያ ማህበረሰብ አባላት ያሉ ወጣቶች ህይወታቸው ምን ያህል የከበደ ሊሆን ይችላል የዚህ አይነቱ የታክስ ውሳኔስ ምን ያህል ሊያቀልላቸው ይችላል የሚል አታያሉት
3: ካፒታል ጌይን ታክስ ሆነ ኔጌቲቭ ጊሪንግ እንዴት ኦፕሬት እንደሚያደርጉ ደሴ ነግሮናል በመሰረቱ ኢኩዊቲን የምናስብ ከሆነ እንደዚህ አይነት ፕሮግራሞች more upward wealth accumulation now የሚደግፉት so ቀድሞ ገበያ ውስጥ ለገባ ቀድሞ ቤት ለያዘ ነው ጥቅማቸው በአብዛኛውና የኢትዮጵያን ኮሚኒቲ specifically ወይም ደግሞ በአጠቃላይ ከውጭ አገር የሚመጣው ለኑሮ ማህበረሰብ ካየን ግን ይህ ነው የሚባል ኢኮኖሚና ማህበራዊ መደላድል እነዚህ አይነት ጥቅሞችን ለማግኘት የሚያስችል መደላድል የለውም so በአብዛኛው ከገበያው ጋር ነው ማለት ነው የሚፋጠጠው in a sense በኔጌቲቭ ግሪንግ ወይም ደግሞ በካፒታል ጌን ታክስ ቤነፊትስ የሚደጎሙ ባለሀብቶች ጋር ኦክሽን እንቀርባለን ቤት ለመግዛት so obviously ያለው አድቫንቴጅ ግልጽ ነው እና እንደው ቀለል አድርገን ካየነው የመንግስት አካሄድ ጥሩ ነው ብዬ ነው የማስበው ለወጣቱ ምክንያቱም እንደዚህ አይነት ሀብት ያላቸው ሰዎች ቀድመው ጥሩ ዋጋ ኦፈር በማድረግ ወይም ደግሞ ከገበያው ያለውን የዋጋ ጫና ወደ ተከራዮች ወይም ደግሞ ወደ ታክስ በማዘዋወር የሚኖራቸውን አድቫንቴጅ ሙሉ በሙሉ ያነሳ ነው። ስለዚህ ወጣቶች ገንዘብ ማጠራቀም ከቻሉ መስራት ከቻሉ ለተሰይ አቅርቦት ባለበት ቢከተል ነው አሁን አቅርቦት ሊቀንስ ይችላል አይቀንስ ይችላል እነዚህ እንግዲህ ሰፊ የሆኑ ስትራክቸራል የሆኑ ኢሹዎች አሉ መንግስትም ተቃዋሚዎችም በየአመቱ ይሄን አድርጋለን ወይም በየበጀቱ ይሄን አድርጋለን ይያሉ የሚሏቸው ነገሮች አሉ ግን ብዙ ጊዜ በአቅርቦት በኩል የሚወሰዱ ምጃዎች ጊዜ የሚወስዱ ናቸው ፈጣን የሆነ ለውጥ ወይም ደግሞ ይጥቅም ያስገኝ የሚችለው አሁን መንግስት ያመጣው ፕሮፖዛል ነው ብዬ ነው ማስበውና ኢትዮጵያውያን ብዙዎቻችን በጣም ጎበዞች ነን እንሰራለን ተማሪ ያልተማረ ኢትዮጵያዊ በጣም
1: አርማዎቻችን ከሰናታችን በፊት ረሰ ዜናዎችን ደግሞ እናቀርባለን። አውስትራሊያ ውስጥ የግል የምክር ቤት አባላትን ያሰባሰበ አዲስ የፖለቲካ ፓርቲ ሊመሰረት ታስቧል። የኢቦላ ወረርሽኝ ኮንጎ ሪፐብሊክ ውስጥ ሰልፍ እየሰደደ ነው የሚሉት ባለ ቀደም ርዕሰ ዜናዎቻችን ናቸው። መልካም ቀን አውስትራሊያ።
5: ኮንጎ ደ ዩጋንዳ ደ ኩማ አፍሪካ ተኩዱ wato da kuma Sudan ta Kudu sun sanar da wani shiri na haɗin gwiwa domin daƙile yaduwar cutar Ebola a sassan yankin. A Najeriya, yayin da jam'iyyar APC mai mulkin ƙasar ta tabbatar da shugaba Bola Tinubu a matsayin wanda zai yi mata takarar shugaban ƙasa a zaben 2027, wasu masana na nuna ta baba akan yanayin zaben nashi.
6: Ba abun mamaki shine zaben da aka yi a runkunoni ɗaruruwan Dubai an samu miliyan 8 da yan kai, wanda aka ce an yi a wadda tsarki wurare a ci an samu miliyan 10. Wannan jimila a gaskiya mutane da dama za su shako a kanta.
5: A jamhuriyar Nijar, wasu ƙungiyoyin mata ne suka fara wani gangami na wayar da kan mata a kan yin sana'o'in dogaro da kai.
7: Ko kana aikin gwamnati, ya kamata a ce kana wata sana'a mai ƙara maka ƙwarin gwiwa, kamar wani ƴan saide-saide. Mata su haɗu wuri guda su gama kai, suna wani harka, suna saisuwa, suna asusunsu, ko kamar wajen wata adashi haka.
5: To za mu ji ƙarin bayani da ƙungiyar Amnesty International ta yi a game da ɗaliban da 'yan bindiga suka yi garkuwa da su a tsakanin watannin Janairu zuwa Afrilun shekarar da muke ciki. To amma kafin mu shiga cikin shirin, sai na karanto labaran duniya. Sunana Aisha Sharif Baffa. Farashin mai ya faɗi da kashi 5 cikin 100 a kasuwannin Asiya, a yayin da masu zuba jari ke fatan ganin an cimma yarjejeniyar kawo ƙarshen yaƙin Amurka da Iran. Raguwar farashin da aka samu na ƙasa da dala 100 a farkon buɗe kasuwar ya zo ne duk da aklaman da shugaba Trump ya yi a jiya Lahadi, inda ya buƙaci masu shiga tsakani na Amurka da kada su yi gaggawa wajen cimma yarjejeniya da Tehran. Ya ce dole kowane ɓangare ya ɗauki lokacinsa domin yin abin da ya dace. Muhimman abubuwan da aka fi takaddama a kansu su ne wato batun iko da mashigar Hormuz da kuma shirin Iran na nuclear. Tun a watan Afrilun da ya gabata, Amurka da Iran ke tattaunawa a kan yiwuwar cimma yarjejeniya a kan yaƙin da suke yi. Jamhuriyar Demokuraɗiyyar Kongo da Uganda da kuma Sudan ta Kudu sun sanar da wani shiri na haɗin gwiwa domin daƙile yaduwar cutar Ebola a sassan yankin, da suka gudanar da wani taro a Kampala a babban birnin Uganda. Ƙungiyoyin agaji da kuma ministocin lafiya na ƙasashen da cutar ta ɓulla sun amince su ƙara tsaurara matakan tsaro a kan iyakokinsu da kuma inganta ayyukan kare ma'aikata musamman na lafiya da kuma faɗaɗa ayyukan ɗakunan kwace-kwace. Sun bayyana damuwa a kan yadda rikici da masu tayar da ƙayar baya ke yi a yankin ke taɓarɓar harkokin kasuwanci da kuma raba mutane da muhallansu.
8: WHO announced on Sunday that the number of suspected cases.
5: Wakilin BBC kenan ya ce a ranar Lahadi hukumar lafiya ta duniya ta sanar da cewa adadin mutanen da ake zargin sun kamu da cutar yanzu ya hawa fiye da 900, sannan kuma an tabbatar da mutum 101 da suka kamu da cutar. Cocin Roman Katolika ya nemi yafiya daga wata al'ummar karkara a Peru a kan cin mutuncinsu da aka yi da kuma tashinsu daga inda suke da wata ƙungiyar cocin ta yi. Mazauna yankin dai sun ce wasu kamfanonin da ke da alaƙa da cocin sun ƙwace musu gonakin noma da kuma filayensu a shekarun 2010, yayin wani taron addu'a da aka yi a birnin Piora. Wakilan cocin, ciki har da wakilin Fadar Papa Roma, sun tsugunna a gaban al'ummar yankin, inda suka nemi yafiyarsu da kuma amincewa a kan tuntuni ya kamata a ce an ɗauki mataki. A bara ne dai aka rusa ƙungiyar da ke da alaƙa da cocin bayan zarge-zargen da suka biyo bayan cin zarafi da dai sauransu. To labaran duniyar na zuwa muku ne daga nan sashen Hausa na BBC. Ɗaruruwan fursunoni ne suka yi tarzoma a wani gidan yari da ke Venezuela, inda suka buƙaci da wato shugaban gidan yarin ya ajiye aiki bayan zarginsa da azabtar da mutane. Fursunonin da ke gidan yarin na Barinas, wanda ke da nisan kilomita 500 daga Caracas, sun ce ana barinsu da yunwa da azabtar da su da kuma tauye musu haƙoƙinsu. Wata kafar yaɗa labarai a ƙasar ta rawaito cewa an ji ƙara fashewar abubuwa daga cikin gidan yarin, yayin da kuma aka ga hayaƙi na tashi daga saman rufin gidan, wato gidan yarin. Tarzoma ta zo ne yayin da ake samun rahotanni musamman halin da gidajen yarin Venezuela ke ciki, abinda ake ganin cinkoso ne ya haddasa, ga kuma rashin abinci da tsafta da kuma zarga-zargantin zarafin da ya yawa a cikin gidajen yarin. Mai magana da yawun kungiyar Taliban a Afghanistan ya shaida wa BBC cewa kungiyar na kokarin ganin ta bawa matan Afghanistan ƴancin su kamar yadda dokar addinin musulunci ta tanadar. Kimanin shekaru 5 kenan da gwamnatin Taliban ta haramta wa mata karatu. Kazalika ta takaita wa matan damarmakin aiki inda matan ke aiki a wuraren da suka haɗa bangaren lafiya da kuma tsaro. Mata da ƴan mata Afghanistan sun ce ba su da wata dama illa a tarata samu su yin aure.
9: Before the ban, my parents passionately encouraged.
5: Wannan wata matashiya ce ta ce kafin a haramta karatu ƴaƴa mata iyayenta na ƙarfafa mata gwiwar karatu to amma yanzu sun ce abin da yafi mata shine a rayuwa tai aure. Jami'an Taliban din dai basu sanar da lokaci ko kuma matan da zasu ko kuma lokacin da matan zasu kuma domin ci gaba da karatun ba. To ƙarshen labaran duniyar kenan daga nan sashen Hausa na BBC. Tuma da line zu kuma sai rahotannin da muke dauke da su a cikin shirin. Farashin mai ya fadi da kashi 5 cikin 100 yayin da darajar hannun jari a kasuwar Asia ta tashi sakamakon fatan da ake nuna wa cewa za a cimma yarjejeniyar kawo ƙarshen yakin da Amurka da Isra'ila ke yi da Iran. Farashin ya fadi ne zuwa ƙasa da dala 100 akan ganga daya ta man a farkon kasuwar da aka bude duka da kalaman da shugaba Trump yayi inda ya bukaci masu shiga tsakanin bangaren Amurka tattaunawar dakatar da yakin da kada su gaggawar cimma matsaya da Iran. Garhotan Muhammad An-Nur Muhammad.
10: A wannan safiya ta Litinin da farashin man a kasuwar duniya ya sulmiyo a dalilin sarar cin yarjejeniyar dakatar da yakin da Amurka da Isra'ila ke yi na taron dangi akan Iran, yakin da a sanadiyar sa ta rufe mashigar Hormuz da Iran ta yi, ya janyo tashin farashin man, tashin da nan kusa ba gairin su ba. Farashin da ya rika tashi tun farkon watan Maris bayan da Iran ta yi barazana kai hari ga jiragen ruwa masu bi ta mashigar ta Hormuz a matsayin ramuwar gayya ga hare-haren da Amurka da Isra'ila ke kai mata. Bugu da ƙari, Iran ta rika kaiwa makwabtanta masu ɗasa da Amurka da suka hada da Saudiya da Bahrain da haɗaɗɗiyar daular Larabawa hari. A yanzu dai farashin man Supreme Brent ya yi ƙasa da kashi 5.5 cikin 100 inda yake akan dala 97 da santi 90 yayin da Supreme na Amurka ya yi ƙasa da kashi 5.8 cikin 100 akan kashi 90.99. Sai dai duk da faduwar farashin man ƙasa a yau, har yanzu farashin yana sama sosai idan aka kwatanta da kafin fara yakin. A lokacin da ake shirin fara yakin dai ana sayar da man Supreme Brent a wajen dala 70 ne akan ganga daya. Duk da fatan da ake da kuma kwarin gwiwa na raguwar farashin, ana ganin dai zai ci gaba da kasancewa da tsanani har zuwa cikin shekara ta 2027 mai zuwa da kuma lokacin da ake bukata kafin al'amura su daidaita na wucewa da man ta mashigar Hormuz da gyara cibiyoyin samar da man da aka lalata.
5: A gaida Muhammad An-Nur Muhammad da rahoton da ya hada mana. To yanzu kuma sai Najeriya, inda jami'ar APC ta tabbatar da shugaban kasar Bola Tinubu a matsayin dan takarar ta zaben 2027 bayan nasarar zaben fitar da gwani da ta gudanar a sassan kasar. APC ta ce Tinubu ya samu ƙuri'u kusan miliyan 11 inda ya doke abokin hamayyar sa Stanley Osifo da suka fafata a zaben fitar da gwanin da aka gudanar a ranar Asabar. To sai dai masana sun ce yau ƙuri'un da aka bayyana abin mamaki ne. Garhotan Awul Ahmad Janyau.
11: Jam'iyyar APC ta ce ta gudanar da zaben fitar da gwanin da ya tabbatar da nasara ga shugaba Bola Ahmed Tinubu a kananan hukumomi 774 na jihohin kasar 36. Kuma APC ta tabbatar da shugaba Bola Ahmed Tinubu a matsayin dan takarar ta na shugaban kasa a ranar Lahadi bayan yayi nasara a zaben fitar da gwanin da ya fafata da Stanley Osifo, jigwa APC kuma dan kasuwa daga jihar Edo. Mr. Pius Anyim, tsohon shugaban majalisar dattawa, shine shugaban kwamitin zaben fitar da gwanin na APC.
12: President Bola Ahmed Tinubu GCFR received the total number of 10 million.
13: Shugaba Bola Ahmed Tinubu ya samu ƙuri'a miliyan 10,999.
12: Mr. Stanley Osifo
13: ya samu jimillar ƙuri'a 16,503.
12: It is therefore my duty as the returning officer.
13: Dan haka ya zama wajibi a matsayina na babban jami'in zaben fitar da gwani na bayyana shugaban ƙasa Bola Ahmed Tinubu bayan da ya cika ka'idoji da dukkan sharuɗan kundin tsarin mulkin jam'iyyar APC. Kuma wanda ya samu ƙuri'u mafi rinjaye na ayyana shi a matsayin wanda ya lashe zaben fitar da gwani na shugaban ƙasa, sannan a matsayin dan takarar shugaban ƙasa na jam'iyyar APC a zaben 2027 mai zuwa.
11: bayan karbar shaidar nasarar zaben da kuma tutar APC a matsayin dan takarta na shugaban kasa. Shugaba Tinubu yayi godiya da yin alkawari ga APC da kuma ƴan Najeriya.
14: With faith, confidence in our people and hope in our
15: cike da imani da kwarin gwiwar jama'a da kuma fatan kyakkyawar makoma.
14: We have a new resolve.
15: Da amince da wannan zabin da nufin sabinta kudirin yiwa al'umma aiki.
14: We shall build a more secure, united and prosperous Nigeria.
15: Za mu gina sabon Najeriya cikin aminci da haɗin kai da ci gaba da yan bayan mu.
14: Na
15: yi alƙawarin kafa gwamnati da za ta kunshi kowa da tsorari kuma wadda za ta yi jagoranci bisa buƙatun 'yan ƙasa.
11: To sai dai masana kimiyyar siyasa irin su Farfesa Abubakar Kari na ganin nasarar Tinubu a zaben fitar da gwani a APC ba abin mamaki ba ne. Amma yawan ƙuri'un da aka bayyana abin mamaki ne.
16: Akwai babbar aya tambaya wanda za a sa a kan jimlar gurbin da ake ce shi shugaba Bola Ahmed Tinubu ya samu. Ba makawa daman zai ci wannan zaɓe saboda wanda suke takara da shi ba ma san shi ba. To amma babba abin mamaki shi ne zaɓen da aka yi a rumfunoni ɗaruruwan Dubai an samu miliyan 8 da 'yan kai wanda aka ce an yi a wadda tsakin wurare a ce an samu miliyan 10. Wannan jimla a gaskiya mutane da dama za su shakku a kanta. Sa'annan kuma zai sa shakku da tsoro a zukatan 'yan Najeriya da dama a kan mai zai je kawo musamman ma nan gaba.
11: Shugaba Tinubu dai ya yaba da yadda aka gudanar da zaɓukan fitar da 'yan takara a jam'iyyar APC inda ya ce ba kowa dama ya ƙara tabbatar da cigaban demokuraɗiyya musamman a jam'iyyarsa ta APC. Yanzu dai kallo zai koma kan jam'iyyar hamayya musamman wajen zaɓen fitar da 'yan takarar shugaban ƙasa bayan kammala na jam'iyya mai mulki a Najeriya. Awul Ahmad Janyau BBC Hausa a Abuja, Najeriya.
5: To daga batun siyasa a Najeriya sai kuma na tsaro. Inda rundunar sojin ƙasar ta yi ƙarin bayani kan mutum 92 da ta ce ta ceto daga hannun mayakan Boko Haram da ISWAP a tsakanin Buratai zuwa Kamuya da ke yankin ƙaramar Kurmar Biyu da ke jihar Borno. Sanarwar rundunar sojin ta Najeriya dai ta ce an ceto mutanen ne a wani samame da suka kai a ƙarshen makonnin bayan samun bayanan sirri da ke nuna mayakan na shirin tserewa. Ita ma gwamnatin ta Borno ta ce tana ɗaukar ƙarin wasu matakai na ƙara inganta tsaro a faɗin jihar. Ka Khalifa Shehu Dokaji da ƙarin bayani.
17: Sanarwar mai magana da yawun rundunar sojin Najeriya ta musamman ta operation haɗin kai Lieutenant Colonel Sani Uba ta ce dakarun sun gano yadda mayakan na Boko Haram ke kora fararen hula ta jerin gwanon ababen hawansu a ranar Asabar ɗin ƙarshen mako a lokacin da suke sintiri na sa ido, inda bayan da suka ga motsin 'yan Boko Haram ɗin ne suka aike da dakarunsu na karta kwana, yayin da dakarun sojojin Najeriya ta runduna ta 27 su ma suka shiga cikin aikin ceton. Sanarwar tasu ta kuma ce dakarun nasu sun bi mayakan na Boko Haram har zuwa yankin Mangari Dora, inda suka yi musayar wuta da su, wanda hakan ya tilasta mayakan Boko Haram ɗin tserewa tare da barin waɗanda suka yi garkuwa da su. Sanarwar ta ce waɗanda aka ceto ɗin sun haɗa da maza 52 da mata 38 da yara 7 da ababen hawa 8, sannan kuma ta tabbatar da cewa babu wanda aka jikkata ko halaka a yayin da dakarun suka kai wannan tsumame. Sai dai biyo bayan wannan nasara da rundunar tsaron ta operation haɗin kai ta ce ta samu a Borno, ita ma gwamnatin jihar ta ce tana ɗaukar ƙarin wasu matakai na tsaro a jihar da ta ce shi ma ya yi tasiri wajen daƙile ayyukan mayakan Boko Haram da ISWAP a jihar. Farfesa Usman ta shi ne kwamishinan tsaro da yaɗa labarai a jihar ta Borno.
18: Mutanenmu suna nan a ƙauyuka da birane kuma suna kawo waɗannan bayanan. Banda haka kuma ana ba su taimako irin ta mukamai na neman bayanan sirri kamar su drone da kamera. Banda haka kuma mu hukumomi a nan muna nan tare muke bin kadin wanda ake garkuwa da su jama'a. Idan masu saurare ba su manta ba, akwai garkuwa da aka yi da mutanen Ngoshi har yanzu suna nan a hannu. Sannan kuma kwanan nan sun je sun ba wannan Boko Haram din sun je sun saci yara a garin Musa a karamar kuma Uba. Kuma ana nan ana wannan aikin.
17: Wani tasiri kake ganin wannan matakai da kuke ƙara ɗauka suka yi wajen taimaka su jami'an tsaron da har ta kai ga aka samu wannan nasara?
18: Operation haɗin kai sun samu ƙwarin gwiwa ne a yayin da suka hada kai da multinational joint task force da wato rundunan yaki na hukumar tafkin Chadi ga jasan ne suke barin wadannan mutane da suke gurkwa da su suke guda sannan mutane su kuma sun samu sukuni suna fitowa daga dazuzzukan a bisa alamu ana cingalaba ko ina da ina
17: kamar dai yadda sanarwar mai magana da yawun rundunar tsaron ta musamman ta operation hadin kai Lieutenant Colonel Sani Uba ta bayyana tun aka baiwa waɗanda aka ceto kulawa ta musamman kafin daga bisani a tafi da su da maturu babban birnin jihar Yobe da ke makwabtaka da jihar ta Borno a ranar talatar makon da ya gabata ne da ya shalkwatar tsaron Najeriya ta sanar da cewa sun halaka mataimakin shugaban kungiyar ISIS da aka fi sani da Abu Bilal Al-Minoki a yayin wani hari na haɗin gwiwa da dakarun Amurka don a farkon wannan shekarar ne dai Amurka ta girke ɗaruruwan dakarunta a Najeriya domin bayar da shawarar ƙwararru da musayar bayanai na sirri kan yaƙi da 'yan bindigar Khalifa Shehu Dokaji sashen Hausa na BBC a Abuja, Najeriya.
5: To yanzu karfe 7 ne saura kwata a Abuja da ke Najeriya haka lokacin yake a Niger da Kamaru har ma da Chadi. Tare sarakuta kenan a birnin Dammam na Saudi Arabia Aisha Sharifa fa ke gabatar muku da shirin safi daga nan sashen Hausa na BBC. Daga cikin shirin za mu sake komawa Najeriya.

0: እንደምን አምሽታችኋል አድማጮቻችን። ለሰኞ ምሽት ያላችሁን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በትግራይ ክልል ወቅታዊ ጉዳይ ላይ የባለሙያዎች ሐሳብ።
1: በእኔ እምነት ጦርነቱ ተጀምሯል። ያው የተኩስ ይጀምራል ሚለው ነው እንጂ የጦርነቱ ተጀምሯል ኦሬዲ በእኔ ሳቤ።
0: ፕሬዝዳንት ኢሳያስ አፈወርቂ ስለ ትራምፕና ስለ ኢትዮጵያ ምን አሉ? ስለ ጽምዶም ያሉት ነገር አለ?
2: የኤርትራ ህዝብ ማቀው ተነስቶልናን ምናምን ብሎ ድግስ ላይ እንዳትገቡ፣ ገና ጉዳዩ ኦፊሻሊ ምንም የተባለ ነገር የለም። ይህን ለማሳሰብ ነበር የተናገሩት ሊባል ይችላል።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ቀድሞውንም ፈተናዎች የነበሩበትን የፕሪቶሪያ ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገደማ ቢሆነውም እስካሁን ከፌደራል መንግስት በኩል በይፋ የተሰጠ አስተያየት የለም። ዶክተር ደብረጽዮን ሚያዝያ 30 2018 ዓ.ም ካቢኔያቸውን ለመጀመሪያ ጊዜ በሰበሰቡበት ወቅት የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ እንደሆነ የገለጹት ሌተናንት ጄኔራል ታደሰ ወረደ ከዚያ ዕለት በኋላ ድምጻቸው አልተሰማም። ስልጣኑን የተቆጣጠረው የህወሓት ሊቀመንበር ያዋቀሩት ካቢኔ በአንጻሩ ክልላዊ ውሳኔዎችን ያሳለፈ ቀጥሏል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውላል ለየም። ሁኔታው ባለበት ይቀጥላል ወይስ ፌደራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓት ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ? እነዚህን አራት ቢሆኖች በተመለከተ ቢቢሲ ሁለት ባለሙያዎችን አነጋግሯል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ አሁን በትግራይ ያለው ሰላምም ጦርነትም ያልሆነ ሁኔታ ብዙ እንደማይዘልቅ ያምናሉ።
1: ሰላምም ጦርነትም ባልሆነ ሁኔታ የመቀጠል ድሉ ዝቅተኛ ይመስለኛል። ለኔ መሰረታዊ ነገሮች ይቀየራሉ ብዬ አስባለሁኝ። በተለይ ፌደራል መንግስቱ አሁን ለትግራይ የሚሰጠው በጀትም ቢቀንስም እንኳን በጀት በተወሰነ ደረጃ እንደሚንቀሳቀስ እናውቃለን። ነዳጅ እና የተለያዩ መሰረታዊ የሚባሉ እቃዎችም ደግሞ ገደብ ቢኖርም እንኳን እንደሚገቡ እናውቃለን እና ፌደራል መንግስቱ የኔ ያቋቋምኩት እውቅና የሚሰጠው ጊዜያዊ አስተዳደሩ ነው ብሎ ካለ እና ያ ከፈረሰ በተለይ እንዳልኩ በበጀት እና በሌሎች ዋና ዋና በሚባሉ እቃዎች ላይ ያለውን ቁጥጥር በጣም የሚያሰፋው ይመስለኛል። አንድ እሱ ነው። ሁለተኛ ደግሞ እንዳልኩ በተለይ በህወሓት በኩል ይህንን አይነት እርምጃ የወሰዱት ነገሮች መለወጥ አለባቸው ከሚል እሳቤ ነው። ያ ማለት ጫና ውስጥ ናቸው፣ ራሳቸውም ግፊት ውስጥ ያደርጉታል ማድረግ ማለት አንድ እርምጃ መውሰድ ይኖርባቸዋል እና ከዛ አንጻር ወደ ችግር ውስጥ በፌደራል መንግስቱም በዛም በኩል ውስጥ ችግር ውስጥ የመግባት እድሉ ሰፊ ነው። ሌላ ነገር ችግር ያመጣል ብዬ አስባለሁ እና በራ አሁን ያለው ሁኔታ ያው ሰላምም ያልሆነ ጦርነትም ያልሆነ ሁኔታ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ሰስተናብል ነው ብዬ አላስብም።
0: የፖለቲካ ተንታኙና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው አሰፋ በበኩላቸው አሁን ያለው ሁኔታ እስከ መቼ ይቀጥላል የሚለው በሁኔታዎች እንደሚወሰን ይገልጻሉ።
3: አንድ ምክር ቤቱ መስከረም ነው የሚጀምረው አዲሱ ምክር ቤት፣ ሁለተኛ በመሀል ክረምት አለ። እነዚህ ሁሉ ታሳቢ አድርጎ ወራትም ሊቆይ ይችላል ብዬ አምናለሁ። ይሄ በጀት ከልክሎ የፈለገው ነገር እስቲ የሚያደርጉትን አያሉ የሚለው ከሆነ የሚሄድበት መንገድ እሱ አመታትም ሊቀጥል ይችላል። በመሀል የትግራይ ሁኔታ ገቢው ከየት ነው የሚሰበስበው? እንዴት ነው የሚሰበስበው? ከፌደራል ጋር ያለው ግንኙነት ለአንዴና ለመጨረሻ ሊቆራረጥ ነው ወይ የሚሉ ብዙ ነገሮች የሚሆኑበት እድል አለ። እኔ ግን የሚመስለኝ ያው እርምጃ ይወስዳል። የሚወስደው እርምጃ ግን ለተቀረው የኢትዮጵያ ክፍልም መልእክት በሚያስተላልፍ መልኩ ወይም ደግሞ እሱን የሚያዳክም ነገር እንዳይሆንበት መጥኖ በሳምንታት ይወስዳል ብዬ ነው የማስበው።
0: በጊዜው ላይ እርግጠኛ ባይሆኑም ዶክተር አደምም ሆነ ዶክተር ጌታቸው አንዳች ግጭት መነሳቱ አይቀሬ መሆኑን ይገምታሉ። ዶክተር አደም ፌደራል መንግስቱ ወደ ጦርነት ሳይገባ በተለይ በጀትን በመያዝ ብዙ ጫና ማሳደር እንደሚችል ያምናሉ። በአንጻሩ በትግራይ ክልል ያለው የበጀትና ሌሎች ጥያቄዎች የተወሳሰበ መሆኑን የሚያስረዱት ዶክተር አደም የመጀመሪያውን ጥይት የመተኮስ ከፍተኛው ጫና ያለው ህወሓት ጋር ነው ብለው ያምናሉ።
1: በእኔ እምነት ጦርነቱ ተጀምሯል። ያው የተኩስ ይጀምራል የሚለው ነው እንጂ ጦርነቱ ተጀምሯል ኦልሬዲ በእኔ ሳቤ። ግን ወደ ለየለት ተኩስ ውስጥ ይገባል የሚለው ነው። የዛም ደግሞ ባለፈውም እንዳየነው በአንድ ጊዜ የሚመጣ ሳይሆን አንዱ የሚወስደው እርምጃ ሌላኛው መልስ ሲሰጥ አድጎ አድጎ የሚጨምርና ከተወሰነ ደረጃ ላይ ከቁጥጥር ውጭ የሚወጣ ነው የሚሆነውና ወደ ግጭት የመግባታችን እድላችን ከአሁን ያለው ሰላምም ግጭትም ያልሆነ ሁኔታ ከመሆኑ የበለጠ የጨመረ ይመስለኛል። በህወሓት በኩል አሁን ባለው ሁኔታ መቀጠል ለነሱ ከባድ ነው። ይህን ትልቅ አሁን የወሰዱትን እርምጃ የሚወሰዱት ለዛም ይመስለኛል። በቆየን ቁጥር ጫና እየበዛብን እርስ በርሳችን እየተለያየን እንደ ትግራይም እንደ ህወሓትም እየተሰባበርን እንሄዳለን የሚል በድምድሚያ ውስጥ የደረሱ ይመስለኛል። እና ባለው ሁኔታ መቀጠል አይችሉም። ያ ማለት እነሱ አሁን ለዚህ ላሰብንበት እኛ ይሄንን ሁሉ የወሰድነው ይህን እርምጃ የወሰድነው የክልሉን ድንበር እናስመልሳለን፣ የተፈናቀሉ ሰዎችን እንመልሳለን፣ ኢኮኖሚ ፍትህ ላይ መቅረብ ያለባቸው ፍትህ እናቀርባለን በሚል በመሆኑ እንግዲህ ጦርነቱ ቅዳል እንዳልኩ በእኔ እምነት ጀምሯል። ያው ቀድሞ ማን ይተኩሳል የሚለውን ህወሓት የመተኮስ እድሉ ሰፊ ነው ካለው ሁኔታ አንጻር ማለት ነው። ያንን ለመቀነስም ምናልባት የፌዴራል መንግስቱ ለውጥ ቢኖርም በጀቱንም ምኑንም ሊቀጥል ይችላል። ግን ያ ደግሞ ከህግ አንጻር ከህገ መንግስት አንጻር ከፍተኛ የሆነ ዳይለማ ውስጥ ያስገባዋል ፌዴራል መንግስቱ።
0: ዶክተር ጌታቸው ደግሞ የተለየ ሀሳብ ነው ያላቸው። ህወሓት ወታደራዊ እርምጃ ይወስዳል ብዬ አላምንም የሚሉት የፖለቲካ ተንታኙ ምክንያታቸውን እንዲህ ያብራራሉ።
4: እኔ የሆነ እርምጃ ወታደር እርምጃ ይወስዳሉ ብዬ አላምንም። ይህም ካለመፈለግ ሳይሆን ምናልባት ፕራግማቲክ ከመሆን አንጻር አይወስዱ ብዬ ነው ምና ይህ የምንበት ምክንያት እንደሚታወቀው የአስመራው መንግስት እዚያው ምዕራብ ትግራይ በተመለከተ በፍጹም አሁን ትግራይ ምዕራብ ትግራይ ተመልሶ ከሱዳን ጋር ተገናኝቶ የሚለውን ሴናሪዮ የሚፈልገው ሴናሪዮ አይደለም አስመራም። ስለዚህ እዚህ ላይ ምናልባት አሁንም የሁሉ ችግር ተፈጥሮ በአዲስ አበባና በአስመራ መካከል የሚያስማማቸው አቋሞት አንዱ ይሄ ይመስለኛል። ስለዚህ እስካሁንም ያለኝ እኔ መረጃዎች በፊት ራሱ ይህንን እንዳታስቡት አይነት የሚል ከአስመራ የሚነገራቸው ወታደራዊ መሪዎች እንዳሉ የትግራይ መሪዎች ማለት ነው ነው ያለኝ መረጃ። ሁለተኛ ደግሞ እንዳልኩት ከትንተናም አንጻር ወደ ሱዳን ተገናኝቶ ከአስመራ ጋር ያለው ግንኙነት ዋጋ ማሳጣት ወይም መቀነስ አይፈልግም። ስለዚህ ይህንን ደግሞ እነሱ ሻዕቢያ የፈለገውን ይበል እኛ ይህን እናደርጋለን ብለው የሚሄዱ አይመስለኝም። ለምን ፕራክቲካሊ አሁን ከአዲስ አበባም የገቡበት ችግር አለ። ችግራቸውን ለመቀነስ የሚፈልጉ ይመስለኛል። ይሄ ነው አንዱ። ሁለተኛው አሁን እንዳልኩት እስከምን ድረስ ይሄዳል የምናየው ሆኖ አስመራና አዲስ አበባ በጣም እየተቀራረቡ ነው። አሜሪካ መንግስት በኩል የሚደረጉ ጥረቶች አሉ። ይህ ቅርርብ ደግሞ አያውቁትም የህወሓት ሰዎች አያነቡትም ብዬ አላስብም።
0: ሁለቱም ተንታኞች የለየለት ጦርነት ሳይጀመር ስምምነት ላይ ሊደረስ ይችላል የሚለውን ሙሉ በሙሉ ከግምት ውጭ ባያደርጉትም የመሆን እድሉ ጠባብ ነው የሚል ግምገማ አላቸው። ዘገባው የአማኑኤል ይልቃል ነው። 35ኛው የኤርትራ ነጻነት ቀን ትናንት እሁድ ግንቦት 24 ቀን ተከብሯል። በዓሉ በተከበረበት አስመራ ከነጻነት ጀምሮ ፕሬዝደንት ሆነው የቆዩት የ80 አመቱ ኢሳያስ አፈወርቂ ለ23 ደቂቃዎች ያህል ንግግር አድርገዋል። በአመት ውስጥ ለጥቂት ጊዜ ብቻ ለህዝባቸው ንግግር የሚያደርጉት ኢሳያስ ምን ጉዳዮችን አነሳሱ ስንል የኤርትራና ምስራቅ አፍሪካ ፖለቲካ ጉዳዮች ተንታኝ አብዱራማን ሰኢድ አቡ ሐሺምን አነጋግረናል።
2: አንደኛው ኢንተርናሽናል ወርልድ ኦርደር ስለሱ ነበር ሲናገር የቆየው። እሱም የአሜሪካን ፖሊሲ በመተቸት ስለ አሜሪካ ጉድለቶችና ስለ ዓለም አቀፍ ፍትሐዊነት አለመኖር እየደጋገሙ ያወራሉ። ፕሬዚደንት ኢሳያስ በሀገር ውስጥ ሳይቀር ምንም አይነት ፍትሐዊነት እንደሌለ፣ የህግ በላይነት እንደሌለ ይታወቃል። ስለዚህ ኢቭን አነጋገራቸው ስለ ኢንተርናሽናል ኢንጀስቲስ ትክክልም ቢሆንም ግን ከእሳቸው ሲመጣ ተቀባይነት አይኖረውም። ምክንያቱም እሳቸው በሚቆጣጠሩት አገር ምንም አይነት የህግ በላይነት በሌለበት አገር በዓለም አቀፍ ደረጃ የህግ በላይነት የለም ተብሎ መናገር ብዙ ክሬዲቢሊቲ አይሰጥም ለማለት ነው። ሆኖም ግን ፕሬዚደንት ኢሳያስ ባደረጉት ኢንተርቪውን ንግግሮች አሜሪካን መተቸት እና ስለ ኢንተርናሽናል ኢንጀስቲስ መውራት አንድ አመል አድርገውታል ማለት ነው። ሁለተኛው ግን ዋና ሆኖ የታየኝ የቀይ ባህር የጸጥታ ጉዳይ በቀይ ባህር ሀገራት የሚታወቅ ወስ የራሳቸው የኮሌክቲቭ ሴኩሪቲ ስለ ቀይ ባህር መነሳትና ማስፈጸም እንደሚችሉና እንዳለባቸው አስምረውበታል። በዚህ ላይም የውጭ አጋዥን ይሁን ሌላም ደማይስፈልጋቸው ነው ያወሩት። ይሄ እንግዲህ አጭርም በአንድ ስቴትመንት ብቻ ቢሆንም ምንድነው የሚያርገው? ሁለት መልእክት ነው የሚልከው። አንደኛው በግብጽና በሳውዲም በሌሎችም ተቀባይነት ያገኘ የቀይ ባህር የኮሌክቲቭ ሴኩሪቲ ሙሉን እንደሚደግፉት ነው የሚያወሩት ያሉት። ሁለተኛ ደግሞ ከቀይ ባህር አጎራባች ወይም ከቀይ ባህር ወሰን ራቅ ያሉ እንደ ኢትዮጵያ የመሳሰሉት አገሮች እዚህ ላይ ምንም ሚና ሊኖራቸው እንደማይፈቀድና እንደማይቻል ነው መልእክቱ ማለት ነው። ይሄኛው ነበር ሁለተኛው። ሶስተኛው ደግሞ ስለ አገር ቤት ነው። ይሄ ደግሞ ብዙ ፎከስ አያደርጉበትም። በየአመቱ ውል ይገባሉ ማለት እንደዚህ እናስፈጽማለን፣ ቤቶች እንገነባለን፣ ውትድርናም ወታደሮቹ ክፍያና እንደ መብታቸው የሚጠበቅበት ሁኔታዎች እንደምታውቀው የኤርትራ ሰራዊት ልክ በትግሉ ጊዜ እንደነበረ በነፃ ነው የሚያገለግለው። ቤተሰብ ሊያስኖር የሚችል ደሞዝ ምናምን ነገር የሚባል የለው። እንደ መደበኛ ሰራዊት የራሱ የሆነ ባጀትና ክፍያ ምናምን የሚያገኝ ሰራዊቱና ወታደር አይደለም ያለው እዛ። የእነዚህም ቁጣ ስለሚረዳቸው እሱን ቁጣውን ለማስነፈስ እንደዚህ አይነት ውለታዎች እንደዚህ እናደርጋለን እንደዚህ እናደርጋለን እያሉ ይናገራሉ። ከዛ በሚቀጥለው አመት ደግሞ አይ እንደዚህ አጋጥሞን የውጭ ሀገሮች ጣልቃ ገቢነት ወይም ደግሞ በኢንተርናሽናል ኮንስፒሬሲ የፈለግነውን የተመኘነውን ሳናሳካ አልፎብናል፣ ግን ስቲል እንደዛም ብሎ ይቀጥላል ማለት ነው። እና ምንድን ነው ልክ እንደ ተስፋ በመስጠት የህዝቡ ቁጣ የወጣቱ ቁጣ ለመገደብና ተስፋ አድርጎ ሜይቢ በሚመጣው አመት ይስተካከልልኛል፣ ሁኔታዎች ይሻሉኛል ለማለት የሚገፋፋ ሆኖ ነው የሚቀርበው። በዚህ ምክንያት አሁንም ብዙ አዲስ ነገር የተባለ ነገር የለም። እንቅፋቶች እንዳሉ እያምኑና ግን ችግር የለም እኛ እየታገልነን እንቅፋቶቹን ተሻግረን ለሀገሪቱ በኢንዱስትሪና ወደ ብልጽግና መንገድ ለመውሰድ ምናምን ይላሉ። እዚህ ግን አንድ ቃል ተጠቅመዋል፣ ቅሰን የምትባል ቃል። እቺ ቅሰን ደግሞ በትግርኛ ምን ማለት ነው? አንዱን ሰው ትንሽ በሆነ ነገር ስጋት ሲኖረው አይዞ ለማለት ነው። አይዞ እኔ አለሁልህ፣ ምንም አትፍራ ለማለት ነው። ቅሰን ስትባል አንድ ቃል ሆና ግን ትልቅ ሚና ነው ያላት። ይህች እንግዲህ በምን ኮንቴክስት ነው ያመጣት? በሶስተኛው ካታጎሪ ሆና ግን አደናቃፊ ኃይሎች ቢኖሩም በአቅራቢያችን በዚህ ላይ የሆነ ተንታኝ ሊለው የሚችለው ኢትዮጵያን ታርጌት ያደረገው እና በኢትዮጵያ በኩል ኦፍኮርስ በቦሌም በባሌም ባህር ኃይል አድርገናል ምን እያሉ ምንም እንትን ማስፈራሪያ ንግግሮች ይወጣሉ። ከአዲስ አበባ እንግዲህ ከወታደራዊ ኃላፊዎች እና ከሚኒስትሮቹ ከዲፕሎማቶቹም ከጠቅላይ ሚኒስትሩም እና ለህዝቡ ምንድን ነው እያለው ያለው አትፍራ፣ በዚህ ነገር ቅሰን ማለት ስጋት አይኑር፣ ዊ አር ሬዲ እና መመከት እንችላለን ለማለት ነው። እችን ቃል እዛው ላይ ያስገብተዋታል። እና መልእክቷም ደግሞ ምንድን ነው ለኤርትራ ህዝብ በኢትዮጵያ በኩል ለሚመጣው የሆነ አይነት ጥቃት የመመከትና የማሸነፍ አቅም እንዳለው ለማሳወቅ ተብሎ እንደ መልእክት አድርጎ አስተላልፎበታል በዚህ ንግግራቸው ላይ።
5: አቡ ሀሺም፣ ከዚህ በተጨማሪ ከጽምዶ ጋር የተያዘ ከህወሀት ጋር የተያዘ ወይ ደግሞ ከብልጽግና ፓርቲ ጋር የተያያዘ ወይም ወደዛ የሚያመላክት የተናገሩት ነገር አለ ወይ?
2: እዚህ ንግግራቸው ላይ ምንም የለም። እነዚህ ሶስት ካታጎሪዎች የገለጽኳቸው ናቸው። ከዛ ውጭ ምንም ያሉት ነገር የለም። ጽምዶ ኢንፋክት ከጅምሩም ኦፊሻሊ በፕሬዚዳንቱም ይሁን በሌላ ብዙ የተነገረለት ነገር አይደለም እስካሁን። ኦፍኮርስ በራሳቸው ፍቃድ እንደሚሆን እየታወቀ ነው፣ ግን የተደረገ ያለው በአክቲቪስቶች ነው።
5: እሺ፣ እንደው የመጨረሻ ጥያቄ በቅርብ ጊዜ ውስጥ የሰማ ነው የኢሳያስ መንግስት አስተዳደር ከትራምፕ አስተዳደር ጋር መልካም ግንኙነት ይኖረዋል፣ ማዕቀቦችም ሊነሱ ይችላሉ የሚሉ ወደዚያም የሚጠቁሙ የዲፕሎማቲክ ምንጮች ነበሩ። በንግግራቸው ግን ማጋን አንስተው የትራምፕን አስተዳደር ጥያቄ ምልክት ውስጥ የሚያስገባ ነገር ነው የተናገሩት ፕሬዚደንት ኢሳያስ። ከዚህ የምንረዳው ነገር አለ ወይስ ያው ባህሪያቸው ቀጥሏል ማለት ነው? ወይስ የተበላሸ ነገር አለ ብለን መውሰድ እንችላለን?
2: ምናልባት ይሄ የአሜሪካ ማዕቀብ የማስነሳቱ ጉዳይ አገን ኦፊሻሊ የተባለ ነገር የለም። በዋል ስትሪት ጆርናል እና እንደ ሬውተርስ ምናምን የሚዲያ ማዕከኖች ነበር ጉዳዩን የተነገረለት። እንደዛም ሆኖ ፕሬዚደንት ትራምፕ በቀጥታ አይተቹም። እሳቸው ያሉት ምንድነው? ለፕሬዚደንቱ የሚያሳስቱ ኃይላትና ግለሰቦችን እነሱን ነው የሚወቅሷቸው፣ እነሱ ናቸው እያሳሳቷቸው ያሉት ምናምን ብለው ነው የሚያቀርቡት። እዚህ ላይ ምናልባት የቬኔዙዌላ ጉዳይ አንስቶ ተናግረዋል። ከቬኔዙዌላ ወስደው ወደ አሜሪካ እስር ቤት ያስገቡት በፕሬዚደንት ትራምፕ ኃላፊነት ነው እና እሱን ላይ ክሪቲሳይዝ አድርገዋቸዋል ሊባል ይቻላል። ትራምፕን እያሳሳቷቸው ያሉት አማካሪዎቻቸውና ሌሎች ኃይሎች እንጂ በራሳቸው ፍላጎት እንዳልሆነ ወቀሳና ወይም ደግሞ ትችት ለመግባት እንደማይፈልጉ ነው አሳይተው ያለፉት ንግግሩን።
5: ምናልባት ፕሬዚደንት ትራምፕም ቀጥተኛ ወቀሳ ትችት የሚቀበሉ አይነት ሰው አይደሉም። ያ ጥንቃቄ የታየባቸው ይመስሎታል አቡ ሐሺም በፕሬዚደንት ኢሳያስ ላይ?
2: ፕሬዚደንት ኢሳያስ ብዙ ሰው ምናልባት ያሻውን የሚል ሰው ነው ምናምን ብሎ ሊገምቱት ይችላሉ። ግን በእኔ ስታዘበው ባለፉት 30 ዓመታት በጣም ጥንቁቅ ናቸው። የሚፈሯቸውን ኃይሎች በተለይ እስራኤሎች ወይም የአሜሪካን ምናምን ጠንቀቅ ብለው ነው የሚወቅሷቸው። ሲወቅሷቸውም በዚህ ምክንያት እስካሁን ስለ ፕሬዚደንት ትራምፕ ሲሉት የቆዩት ጠንቀቅ ብለዋል። እንደ ባይደን የነበረው አድሚኒስትሬሽን ለምሳሌ በጣም ይወቅሷቸው ነበር። የኤርትራ ህዝብ ማዕቀቡ ተነስቶልናል ምናምን ብሎ ድግስ ላይ እንዳትገቡ፣ ገና ጉዳዩ ኦፊሻሊ ምንም የተባለ ነገር የለም። ይህን ለማሳሰብ ነበር የተናገሩት ሊባል ይቻላል።
0: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። አንድ መኪና ከዝሆን ጋር ተጋጭቶ 3 ሰዎች ሞቱ። በኡጋንዳ ብሔራዊ ፓርክ ውስጥ አንድ መኪና ከዝሆን ጋር ተጋጭቶ ቢያንስ 3 ሰዎች መሞታቸውን ባለስልጣናት አስታወቁ። ፖሊስ እንዳለው በአደጋው ከሞቱት በተጨማሪ ሌሎች 4 ሰዎች ጉዳት ደርሶባቸዋል። በዲያር ኮንጎ የኢቦላ ህክምና ማዕከል ቁጣቸውን የገለጹ ሰዎችን ፖሊስ በተኩስ በተነ። በአገሪቱ ምስራቃዊ ክፍል በሚገኘው የዋንጉዋሉ የኢቦላ ህክምና ማዕከል ውስጥ በሽታው የሞቱባቸውን ቤተሰቦቻቸውን አስከሬን ለመውሰድ በመሞከር የተቆጡ ሰዎችን ለመበተን ፖሊስ ወደ ሰማይ መተኮሱን 2 የአገሪቱ ጋዜጠኞች ለቢቢሲ ገልጸዋል። በመጨረሻም አሜሪካና ኢራን እንዴት ዋሉ? አጭር ዘገባለን።
5: በአሜሪካና በኢራን መካከለ ሰላም ስምምነት ይፈረማል የሚል ተስፋ በስፋት በመታየቱ የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። የኢሲያ አክሲዮን ገበያዎች ላይም ጭማሪ ታይቷል። ሰኞ ጧት በኢሲያ ገበያ ብሬንት ድፍድፍ ነዳጅ 5.5 በመቶ ቅናሽ ያሳየ ሲሆን በአሜሪካ ደግሞ 5.8 በመቶ ቀንሶ 90.99 ዶላር ሲሸጥ ነበር። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሁለቱ አገራት መካከለ ዛሬ ስምምነት ሊደረስ ይችላል ሲሉ ፍንጭ ሰጥተዋል። በህንዷና ከተማ ኒው ዴልሂ ሩቢዮ ለጋዜጠኞች እንደተናገሩት ጠረጴዛ ላይ ጠንካራ ስምምነት ነጥቦች አሉ ብለዋል። ሩቢዮ አክለውም ገና በሂደት ላይ ያለ ነገር ነው። ትናንት ማታ የሆነ ጥሩ ዜና ይኖረናል ብለን አስበን ነበር። ምናልባት ይህ ጥሩ ዜና ዛሬ ሊሆን ይችላል ብለው ተስፋ ሰጥተዋል። ይህ በእንዲህ እንዳለ ከአሜሪካ ጋር የሚደረገውን የሰላም ድርድር በዋነኛነት የሚመሩት የኢራን ባለስልጣናት ኳታር ዋና ከተማ ዶሃ መግባታቸውን ሮይተርስ ዜና ወኪል ዘግቧል። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ጋሊባፍ እና የውጭ ጉዳይ ሚኒስትሩ አባስ አራግጂ ወደ ኳታር ያደረጉት ጉዞ የተጠበቀ እንዳልሆነ ተገልጿል። የኢራን ከፍተኛ ባለስልጣናት ከሸህ ታሚም ቢን ሐሚድ አልታህኒ ጋር ውይይት ለማድረግ ነው ዶሃ የገቡት። ውይይታቸው በዋነኛነት የሆርሙዝ ወሽመጥና የዩራኒየም ጉዳይ የሚመለከት እንደሚሆን ሮይተርስ ዘግቧል። ይህ በእንዲህ እንዳለ ከቴህራን ጋር እየተደረገ ያለውን ድርድር አጥብቀው የተከላከሉት ፕሬዚደንት ትራምፕ የተቿቸውን ዲሞክራቶችና ሪፐብሊካኖች ወቅሰዋል። ከኢራን ጋር የሚካሄደው ድርድር ስላለው አቅም ጭራሽ የማያውቁ ደደቦች ሲሉም አንቋሸዋቸዋል። በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ፖለቲከኞቹን ትልልቅ ድሎችን የሚኮንኑ ከፋፋይ ከንቶች ብለዋቸዋል። የትራምፕ አስተዳደር በኢራን እየያዘ ያለው አቋም ዲሞክራቶችን ብቻ ሳይሆን የሪፐብሊካን የህዝብ እንደራሴዎችን ጭምር ግራ እያጋባ ነው።
0: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።

0: ከዓ ኣብ ከተማታት ብብዝሒ ይርከባየን። ኣብ ከተማታት ከዓ ብተዛማድ ክንሪኦን ከለና ካብ ቁፅሪ እንስሳታት ቁፅሪ ህዝቢ ይበዝሕ። ኣብዚ እዋን 45 ሚትዋየት ካብ ህዝቢ ዓለም ኣብ ከተማታት እዩ ዝነብር ዘሎ። ስለዚ እዚ እንበልዖ እውን ኣካል ናይቲ ፀገም ክኸውን ይኽእል እዩ። ምክንያቱ ጠለብ ስጋ ብደረጃ ዓለም ይውስኽ እዩ ዘሎ።
1: ኣብዚ ሓለፈ 20 ዓመታት ሓያል ካብዞም ልዑል ሳዕብን ዘለዎም ረክሲ ዘስዕቡ ቫይረሳት ብክታበት ክትከላኸሎም ዝኽእሉ ሕማማት ኮይኖም ኣለው። ግዘ እናሓለፈ ምስከደ እዚኦም ብክታበት ንክዕገዱ ዝያደ ዕድላት ክንርኢና፣ ግን ገና ብዙሕ ስራሕ ይተሪፉ ዘሎ።
0: ሓደ ካብኡ ከዓ ንሓደ ሕማም ኤክስ ዝተባሃለ ንምክልኻል ዝግበር ዘሎ ፃዕሪ እዩ። እዚ ንሓደ ብሕጅን ደቂ ሰባት ከጥቃዕን ለበዳ ክኸትልን ዝኽእል ሕማም ዝተዋሃቦ ስም እዩ። ተመራመርቲ ኸዓ እዚ ለብዒ ካብ እንስሳታት ክመፅእ ከም ዝኽእል እዮም ዝግምቱ።
2: ስለዚ ኣካል ናይ ትንዕኡ ናይ ምድላው መስርሕ ብቐሊሉ ጀነቲካዊ ኮድ ሓድሽ ቫይረስ ጥራይ ምስ ፈለጥና ክንጥቀመሉ ንኽእል ኢና ኢልና እናሓስቦ ክታበት ምምዕባል እዩ።
0: ብተወሳኺ ድልድል ትሕተ ቅርፅን ዝርግሕን ማእከላት ጥዕናን እውን ወሳኒ እዩ።
1: ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት ደው ክነብሎም ኣይንኽእልን። እቲ ክንገብሮ ንኽእል ነገር ምቕዳሞም እዩ። ዝሰልጠኑ ሰብ ሞያ ዝተዋደደ ትሕተ ቅርፅን ሎጂስቲካዊ ቀረባትን ምድላው እዩ።
3: ዝኸበርኩም ሰማዕትና ንሎሚ ዘዳልናልኩም ትሕዝቶ ነዚ መስል ነይሩ። ኣዋሃዲት መደብ ኣዜብ ብርሃነ ክኢላ፣ ቴክኒክ ዴቪድ ኢንዛው፣ ከምኡውን ኣነ ዓወት ገብረ እግዚኣብሔር ብሓባር ሰሰናዩ ንምነኢልኩም።